ይህ የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ራዲዮ በአገራችን ኢትዮጵያ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል።

የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያውያን ሰዓት አቆጣጠር ከ8 ሰዓት እስከ 10 ሰዓት ወይም እንደ አውሮፓውያን አቆጣጠር ከ14 ሰዓት እስከ 16 ሰዓት በራዲዮ ስቶኮልም 101.1 ኤፍኤም ሜጋሄርስ እና በዩቲዩብ ገጹ ቮይስ ኦፍ ኢትዮጵያ ስቶኮልም ስዊድን የሚያስተላልፈውን የአማርኛ ፕሮግራም አሁን ይጀምራል።

ሰላዩ ጠቅላይ ሚኒስትርና የመደመር መንግስታቸው በውሸት ተጠምቆ በውሸት ያደገው አብይ አህመድ ባለፈው ሳምንት እንደ አዲስ መንግስት መስርቼ አዲስ ካቢኔ ይዤ መጥቻለሁ ሲለን የከረመው ከእውነት ከሞራል የተጣለው አብይ አህመድ ለሱ ስልጣን የማይገብረው ነገር የለም። የሆዳ ሚኒስትሮች መለዋወጫ ስፔር ፓርት አለው። ወደ የትም የማያደርሰው የአምባገነንነት መኪናው የትም ሳይሄድ አካላቱን እያሽቀናጠረ ይቀያይራል። የተለየ ነገር የለም። ላለፉት 8 ዓመታት ተመሳሳይ ድራማ፣ ሚኒስትር ሄደ ሚኒስትር መጣ፣ ለውጥ የለም። ሁሉ ጊዜ አዲስ ቅዠት ይዞ የሀገሪቱን ችግር ሳይፈታ እያባባሰ መሄዱን ቀጥሏል። የመደመርን መንግስት መስርቻለሁ ያለው አብይ አህመድ የምክር ቤት ውሎው ፍጹም አምባገነንነት የሰፈነበት፣ የተወካዮች ምክር ቤትን ሙሉ ለሙሉ የተቆጣጠረበት ነበር። የካቢኔ አባላቱን ለአንድ ዓመት ስሰላችሁ ነበር እያለ በልበ ሙሉነት ሲናገራቸው ውሏል። ካቢኔውን የመሰረተው በብቃትና በችሎታ ላይ ተመስርቶ ሳይሆን በፖለቲካ ታማኝነት ከየብሔሩና ከየሃይማኖቱ አውጣቶ እንደሆነ በልበ ሙሉነት ይናገራል። በዚህ ሁኔታ የተመሰረተ መንግስት እንዴት ለውጥ ያመጣል? የሀገሪቱ ስብስብና ዘርፈ ብዙ ችግሮች የሚፈታው ብቃትና ችሎታ ባላቸው ባለሙያዎች እንጂ ለእርሱ ስልጣን በሚሰግዱ ካድሬዎች እንዳልሆነ ግልጽ ነው።

አሁን ምንም ድብቅ ነገር የለም አብይ አህመድ የሚገዳደሩትን ሁሉ አስወግዶ ሰጥ ለጥ ብሎ የሚገዛለትን የራሱ መንግስት መስርቷል ሁሉም ነገር በጄ ነው ብሏል ፕሬዝዳንቱ አፈጉባኤው የካቢኔ አባላቱ ምክር ቤቱ በሙሉ የአብይ አህመድ የስልጣን ጥማርኪያ እንዲሆኑ አድርጎ ሰርቷቸዋል ነውር ጌጡ የሆነ ሰው ነውርን ህግ አድርጎ ህግን ካልተከተላችሁ አገሪቱን አጠፋታለሁ እያለ ነው የኢትዮጵያ ችግር አብይ አህመድ ነው የኢትዮጵያ ውድቀት አብይ አህመድ ነው የስልጣን መሽገር ነው አገሪቱን ተጣብቆባት የህዝቡን ደም እየመጠመጠ ይገኛል ንስሐን የማያውቅ ስተትን አምኖ ከማረም ይልቅ ለጥፋቱና ለውድመቱ ሌሎችን ተጠያቂ እያደረገ ወደ አምባገነንነቱ እየተንደረደረ ይገኛል ያለፈውን 8 ዓመት ሙሉ በክፋት መንገድ እየተጣጠፈ የማይገነባ የአምባገነንነት ስርዓትን ለመገንባት እየሄደ ነው ጠቅላይ ሚኒስትሩ የብዙ ሚሊዮኖችን ህይወት በማጨለም የሚጠየቅ ሆኖ ሳለ ሌሎችን በሌብነት ይከሳል የፖለቲካል ቁማርተኛው አብይ የራሱን ስብስብ አደራጅቷል ስብስቡ የራሱ እቅድ ያለው የአብይ እጅ ስራ ነው አብይ ስለ ሀገር ስለ ወገን ሳይሆን ስለ ራሱ ስልጣን ነው ቅድሚያ የሚሰጠው በእለቱ እንደመላኩ አለበል ያሉ ታማኝ ካድሬዎችን እንዲሁም እንደበለጠ ሞላ ያሉ ሞላጫ ተላላኪዎችን ሚሽናቸውን ጨርሶ ተጠቅሞ ጥሎቸዋል አብይ በብዙ ሲያወድሳት የነበረችውን ፍሬዎትንም ከኢትዮ ቴሌኮም አፋጥቷል አብይ ቅዠቱ ብዙ ነው ቅዠቱን በወላዋይነት መንገድ ሊያሳካ ሲሞክር ጫማዎቹን ይቀያይራል በደንብ ተጠቅሞባቸው ረግጦ ይጥላቸዋል ተረኞቹ ጫማዎቹ ደግሞ እርገጠን ብለው ተደርድረዋል

ዓመት ሙሉ በጦርነት በተወጠረች ሀገር ህዝቡ ደቆ በስራ አጥነት በኑሮ ውድነት በፍትህ እጦት በሰላም ማጣት በግድያ በወንጀል መከራውን እያየ እሱን የሚያስጨንቀው ወንበሩ ብቻ ነው። በዙሪያው ያሉትን መቀያየር መሰለል ተንኮል መሸረፍ እርስ በርስ ማባላት ዋና ስራው ነው። ህዝብን ዘንግቶ ስለ ወንበሩ ብቻ ያስባል። ስለ ሰፊው ሀገር ሳይሆን ስለ ስልጣኑ ብቻ በማሰብ ጊዜውን ይፈጃል። ለስልጣኑ የሚገዳደረው የመሰለውን ለማጥፋት የማይፈነቅለው ድንጋይ የለም። አብይ ችግሮችን አሳልፎባቸው ተጠቅሞ የሚጥላቸው እልፍ ናቸው። በጭካኔ ቢላው ከበላቸው እስካሁን መጠቀሚያው ያልተጫወተበት የለም። የአሁኖቹ ባለተራ ተሿሚዎች ከያሉበት ተስበው ገብተውለታል። በሬ ካራጁ ይውላል እንደሚባለው የዛሬ ተሿሚዎች ከነገ አራጃቸው አብይ ጋር ቆመዋል። እነዚህ ግን እንደ በሬው ሳያውቁ ሳይሆን እያወቁ ለመብላት ብለው ነው። የተገለገለባቸውን ተሻሪዎች በግልጽ እየተሳደበ አዲሶቹን ሹመኞች እያስፈራራ ቀጥሏል። ተመሳሳይ አዙሪት ውሃ ቅዳ ውሃ መልስ የአብይ ጨዋታ ለስምንት ዓመታት ይኸው እንደቀጠለ ነው። አብይ ኢትዮጵያ ውስጥ ያለውን ችግር ያባብሰዋል። አሁን ኢትዮጵያ ውስጥ ያለው ችግር ማስቆም በፍጹም አይችልም። አገሪቱን ከዙሪያ ጎረቤቶች አባልቶ በጠላት አስከብቧታል። የውስጥ ሀገሩን በዘረኛ ኃይል ለመቆጣጠር በሚያደርገው ጥረት ከህዝብ ሁሉ ተጣልቷል። በመከራ አልፎ እንደገና ለሌላ ጦርነት የሚዘጋጅ መንግስት እየመራ የመደመር መንግስት መስርቻለሁ ይለናል። ህዝቡን እየቀነሰ መደመር ስላቅ ነው። ሰውየው ብዙዎችን እየቀነሰ ብቻውን ቀጥሏል። የግለሰብ መንግስት እንጂ ሌላ የለም። ለኢትዮጵያ ህዝብ የተደመረ ነገር የለም። የተደመረው ጦርነት ነው። የተደመረው ችግር ነው። የተደመረው የአብይ አምባገነንነት ነው። የተደመረው ድህነት ነው። የቱ መደመር መንግስት እንዳለ አይታወቅም። አብይ የመሰረተው የጥፋት መንግስት ነው። አብይ ወንበሩንና በዙሪያ ያለውን ማጠናከር እንደሚያውቅበት ሀገር ቢያጠናክር ኢትዮጵያ የት በደረሰች? አብረን የምንራመድ አብረን ብዙ አሳልፈናል ብሎ የማይሳሳ ከሚሰሩት ጋር በጥብቅ የሚጠባበቅ ምኞቱ ከወንበር አያልፍም። አገር፣ ህዝብ፣ ሉዓላዊነት፣ አንድነት ተጠቅልሎ አብይ አህመድ ወንበር ውስጥ ገባ። ኢትዮጵያ ውስጥ ከአብይ አህመድ ወንበር የሚልቅ ምንም ነገር የለም። አብይ ጸረ ተቋም ነው። ደግሞ የዓለም አፈር ተቋም እየገነባው ነው ይለናል። አብይ አህመድ ተቋማቱን ሚኒስትር መስሪያ ቤቶች በሙሉ ለራሱ ስልጣን እንዲያገለግሉ አድርጎ ነው የሰራቸው። ተቋም ለመገንባት የተቋም ነጻነት ያስፈልጋል። አብይ እጁን የማያስገባበት አንድም ተቋም የለም። ሁሉም ላይ እጁን ይከታል። ስለዚህ ተቋሙ ከስርዓቱ መጨቆኛ ያለፈ ሚና አይኖረውም። ስራ ለሰሪው እሾላ ጣሪው እንደሚባለው አብይ ይህን መተው የማይወድ በየጉዳዩ እንደ ወጥ ቀማሽ እጁን የሚያስገባ ሚኒስትሮች የግል ነጻነት የላቸውም። በየጉዳዩ እንደሚከታተላቸውና ጣልቃ እንደሚገባባቸው ሰላዩ ጠቅላይ ሚኒስትር በግልጽ በአደባባይ ይነግራቸዋል።

አብይ አህመድ ከተማውን ተቆጣጥሯል ገጠሩም ምድሩም የኔ ነው ወደቡም አየሩም ሰማዩም ምድሩም የኔ ነው ብሏል ቀጠናውን እንደ በጥባጭ በኃይል እየበጠበጠው ይገኛል መጪው ጊዜ ከአብይ ጋር ማይታሰብ ነው አብይ አህመድ ጦርነት እንደመውደዱ ሙስና ላይ ወንጀል ላይ ሌብነት ድህነት ላይ ጦርነት ቢያውጅ የት በደረሰን አገር አጥፊ ነው የስልጣን ተስፋፊ ነው አብይ አህመድ የሚወደው ጦርነት ነው ጦርነትን እንደሚወደው ልማትን ቢወድ እድገትን ቢወድ ሰላምን አንድነትን ቢወድ ሀገራችን ሁሉና በተቀየረ ቋንቋ ሁሉ ጦርነት ነው ሀገር ለማፍረስ ይተጋል በፈረሰ ሀገርም ላይ ስልጣኑን ለማጽናት ይታጥራል ኢትዮጵያ ውስጥ ሀዘንን አብቅለን መከራን እንድናጭድ ምክንያቱ አብይ አህመድ ነው ከሀገሪቱ መላ ነገር ላይ ተጨልፎ ለአብይ ስልጣን ይዋል ነው እያለን ያለው አብይ አህመድ በቀደደው ቦይ ውስጥ እንዲፈስ የተፈረደበት የህዝባችን ነፃ መውጣት አለበት ኢትዮጵያ ካለችበት መከራ በካቢኔ መለዋወጥና በሚኒስትሮች ሹምሽር የሚመጣ ነገር የለም ኢትዮጵያ የመከራ ሁሉ ምንጭ አብይ እስኪወገድ ሁሉም መዘናጋት የለበትም ባለብዙ እጁ አብይ አህመድ ሁሉንም ልቅጠም ብሏል ከሀገር ውስጥ እስከ ጎረቤት ቋንቋ ሁሉ ጦርነት ሆኗል ያላደግ ነው ለምንድን ነው ከጦርነት አዙሪት መውጣት መታረም ለምን አልቻልም ብሎ ራሱን አይመረብርም በተጣመመ መንገድ ሄዶ አገር ያዳነ የለም አብይ መንገዱ ጠማማ ነው እሳቤው የክፋት ነው ጠማማ የመደመር መንግስት ኢትዮጵያን አላማ አይረዳም መንገዱ ሁሉ የክፋት ነው ልቡ እውነትን የሚፈራ ነው ከውርደት መንገድ ለመውጣት አልተቻለም በአብይ ጠማማ ሐሳቤ ወደ ገደል እየተንደረደርን ነው በመጨረሻም አብይ አህመድ ብዙ ፈንጂ በእጁ ይዟል ሀገር የሚያጠፋበትን ያንን ፈንጂ ከእጁ ላይ በብልሃት ወይም በጉልበት መቀበል ያሻል ሁሉን ነገር ኃላፊነት በማይሰማው አጥፊ ላይ ጥሎ መዘናጋት እጅግ የከፋ ዋጋ ያስከፍላል አገር አፍራሹ ዘር አጥፊው አምባገነኑ ሰው ከኢትዮጵያ ላይ መወገድ አለበት አሁን ብቻውን ነው ያለው እንደ ደርግ የመጨረሻ ሰዓት አብይ እብደት ላይ ያለ ይመስላል ውጊያ ሁሉ መሆን ካለበት ከአብይ አህመድ ጋር ነው ነቅቶ አብይ አህመድን ካልታገልን የሀገራችን እጣ ፈንታ የከፋ ይሆናል።

0: ሰላም ሰላም ሰላም ጤና ይስጥልን ውድ አድማጮቻችን የኢትዮጵያ ድምጽ ሬዲዮ እነሆ ሳምንቱን ጠብቆ የእሁድ ፕሮግራሙን ጀምሯል። በዛሬ ፕሮግራማችን አንድ ትልቅ እንግዳ ይዘንላችሁ እንቀርባለን። የእንግዳውን ከማስተዋወቂያ በፊት በዛሬው ፕሮግራማችን እንግዲህ ውይይት እናደርጋለን አይደል እንዴ? እስቲ እንደው አንዳንድ ነጥቦቹን የውይይቶቹን ነጥቦች ብትነግረን።
1: አዎ እንግዲህ በዋናነት ባለፈው ሳምንት እንግዲህ አብይ አህመድ የብልጽግና መንግስት አዲስ መንግስት መስርቻለሁ ብሏል። ከካቢኔ አባላቱ ሹመትና ሹምሽር ጋር ተያይዞ ስለተደረገው ነገር የምንላችሁ ነገር ይኖራል። ሌላው ደግሞ የአማራ የሰላም ኃይል አማራ ፒስ ፎርስ ብሎ እጅ የሰጡ
0: እንደ ትግራይ ፒስ ፎርስ የትግራዩ ማን ነው? ጌታቸው ረዳ። የአማራው ደግሞ ኮሎኔል ፈንታውን ሙሀቤና እና ማስረሻ ካፕቴን ማስረሻ። ስማቸውን እንኳን አይለውጡም። የትግራይ ፒስ ፎርስ፣ የአማራ ፒስ ፎርስ። በጣም ነው የሚጫወትባቸው። ልክ ይሄ አሻንጉሊት፣ ይህንን ህብረተሰብ እንደ አሻንጉሊት ነው የሚጫወትበት። በነገራችን ላይ የመንግስት ምስረታውን ያልከውን በጣም የሚገርም ነው። በዓለም እኔ ሰምቼም አላቅም። ብዙ እንትኖችን አያለሁ፣ አዳምጣለሁ፣ አነባለሁ፣ ምን እላለሁ። ግን አንድ የካቢኔ ሰብሳቢ ጠቅላይ ሚኒስቴር ሚኒስትሮቹን ሲያስተዋውቅ ለፓርላማና እንዲቀበሉ ሲያጸድቅ፣ ምክንያቱም ኢትዮጵያ ውስጥ ትልቁ ስልጣን ያለው ፓርላማው ላይ ነው። ፓርላማው እምቢ ካለ እምቢ ነው። ግን ችግሩ ፓርላማው እኛ ጋር ዝለል ሲለው ስንት ሜትር ወደ ላይ ልዝለል ነው የሚለው፣ ወይንም ደግሞ ጉድጓድ ቆፍር የምቀብርብ ሲለው ስንት ሜትር ልቆፍር ነው የሚለው። ምንም ተቃውሞ የለም። እና ምንድን ነው የገረመኝ፣ ተደርጎ የማይታወቅ ቤትም ዓለም ላይ አንድ አመት ሙሉ ዘር ማንዘራችሁን ከእናንተ ጀምሮ ልጅ ልጆቻችሁን ሁሉ ስሰልያችሁ ነበር ብሎ በአደባባይ የሚናገር ሰው ይሄ ሰውዬ ሂ ኢዝ ሳይኮፓት። ጤነኛ አይመስለኝም፣ በፍጹም ጤነኛ። እንዴት እንደዚህ ይባላል? ግን እሱ ለዓላማው ምንም ነገር እንትን የሚለው የለም። ምንም አያፍርም። ምንም ይሉኝታ የለም። ዓላማው ምንድን ነው? ይሄን ሲያደርግ ምን እንደሚገባኝ ታውቃላችሁ? ይሄን ሲያደርግ እያንዳንድሽ ሚኒስቴር የሆንሽውም ሆነ ያልሆንሽው ምክትሉ፣ ምኑም፣ ጄኔራሉም ኮሎኔሉም እንደምሰልሽ እወቂ፣ ከእኔ ስለላ አታመልጭም ነው። ማስፈራሪያ ነው። አክቹዋሊ
2: ለአዲሶቹ
0: ነው ይሄ መልእክት የተላለፈው፣ ላለፉት አይደለም። ላለፉትን ለመቅጣት ቢሆን ኖሮ ዘረፉ፣ ሌባ ሆኑ፣ ምናሉ የሚላቸውን ወዲያው ለህግ ማቅረብ ነበረበት። ቁም ነገሩ እነሱን ለመክሰስ አይደለም፣ ወይንም ደግሞ እነሱ ያጠፉትን እንዲያስተካክሉ ወይም እንዲቀጡ አይደለም። ለሚመጣው ስልጣኔ ልትጋፉ ትችላላችሁ ብሎ የሚላቸው የሚፈራቸውን በተለይ ጄኔራሎቹን ኢንዳይሬክትሊ ማስጠንቀቁ ነው። እሰልላለሁ፣ የትም አታመልጭኝ። አንቺን ወይም አንተን ብቻ አይደለም፣ ልጅህን፣ አያትህን፣ ቅድመ አያትህን፣ አባትህን፣
2: የሚበሉት የሚጠጡት፣
0: ምንም ጥያቄ የለውም። እና ምን አይነት እኔ ስልጣንን ከደሙ ጋር የተጣባ ሰው እኔ እንደዚያ አይቻላቅም። እስቲ አስቡት እስቲ ባለፈው ጦርነት 2013 ነው የሚባለው አይደለም፣ ከስድስት አምስት ዓመት በፊት ከስድስት መቶ ሺህ እስከ አንድ ሚሊዮን ኢትዮጵያዊ ሞተ። ያም አልበቃውም፣ አሁን እንደገና ይቀጥላል። የሚያሳዝኑኝ ማን እንደሆነ ታውቃላችሁ? የሚሞቱም አይደሉም የሚያሳዝኑኝ፣ ወደው ነው የገቡት። ኦፍኮርስ አንዳንዶቹ ተገደው እያለቀሱ ህጻናቶች አይተናል። ይሄ ጥቅም ለማግኘት ብሎም $100 ምናምን በምናምን የሚገባውም አለ። እነሱ አይደል የሚያሳይ እናትና አባት 18-20 ዓመት አሳድገው ለፍተው በምን ጥረው ያሳደጉት ልጅ ይጦረናል፣ ለራሱም ይሆናል ብለው ሲጠብቁ ጦር ሜዳ ሄዶ ሞቶ መሞቱን እንኳን የሚነግራቸው ቁጭ ብለው የሚጠብቁ እናቶች አባቶች አሉ።
2: 18-20 የምትለው 13 አለ እዛ ላሳ ያደርሱ።
0: አረ እንደው ነገሩን ነው ትልልቆቹም ቢሆኑ እና በጣም ነው የሚያሳዝነው። እኔ የሚያሳዝነኝ ወልዳ መና የቀረች እናት ቁጭ ብላ አይታችኋል፣ ቪዲዮ ላይ ሲያሳዩ ሳር ቤታቸው በሩ ላይ ቁጭ ብለው ጉንጫቸውን ተደግፈው በርበሩ ነው ያሉ። ምንም መመጣ የለም፣ መሞቱን እንኳ የሚነግራቸው የለም። እንዲህ አይነት መናጢ ሰይጣን ባጠገቡ ሲያልፍ እሱም ቢያየው እርግጠኛ ነኝ ቱ እኔ ነኝ ሰልጣን ሰይጣን አሁን ይሄ እያለ ነው የሚለው። ሰይጣንም በሱ ይቀናበታል ብዬ ነው የምገምተው። እና እንዲህ አይነት ፈጣሪ በሰው መልክ የላከው ሰይጣን እንደዚህ አይነት ሰው ያለ አይመስለኝም። አሁን ከ600 ሺህ እስከ 1 ሚሊዮን አለቀ። አሁን ይከተላል ግድ የለውም እሱ።
3: አዎ ሌላው እንግዲህ ቀጣዩ እንትናችን የሚሆነው በጦርነቱ ደግሞ ሌላ ሶስተኛው
0: ኤግዛክትሊ እዛ ላይ እንወያያለን።
3: በኢትዮ ኤርትራ ጦርነት ዙሪያ የሚሰሙ ነገሮች አሉ። እነዚህን ሁሉ ነገሮች እንግዲህ ለበዳስ እንሞክራለን። አንድ ሙዚቃ አዳምጠን
0: ከዛ በፊት የዛሬው እንግዳችንን እናስተዋውቃችሁ። የዛሬው እንግዳችን አለነ ተስፋ ሚካኤል ይባላል። በአማራው ንቅናቄ የ ህብረ አማራ ማህበር በኖርዌይ ሰብሳቢ፣ ቀጥሎ በአውሮፓ የአማራ አድቮኬሲ ግሩፕ ስራ አመራር አባል፣ በተለይ ደግሞ የአማራ ዲያስፖራ ግሎባል ፎረም የስራ አስፈጻሚና የዳይሬክተሮች ቦርድ አባል ነው። ትልቅ እንትን ያለው ሰውዬ ነው እና በተለይ እኔ የማደንቀው ካፓሲቲ ያለው ይጽፋል። ስብሰባ ላይ የሚያቀርባቸው ነጥቦች አሰራሩ ምናምን በጣም ኢምፕሬስ ያደርገኛል። ብዙ ሰዎች አውቃለሁ፣ ብዙ ፕሮፌሰሮች አውቃለሁ እንዲህ አይነት፣ ግን የዚህ በጣም የተለየ ነው እና አድማጮቻችን፣ አቶ አለነ ተስፋ ሚካኤልን ከ5 ሰዓት ጀምሮ ውይይት እናደርጋለን። ተከታተሏቸው፣ ትምህርት እናገኝበታለን። 15 ሰዓት ምንድን ነው ያልኩት? 5 ሰዓት ያለቀቀኝም ምን እንደሚሻለኝ አላውቅም። አሁንም ያለፈው ፕሮግራማችን ነው ከ15 ሰዓት 9 ሰዓት ማለት ነው አይደል? ከ9 ሰዓት ጀምሮ በስዊድን ከ9 ሰዓት ጀምሮ ጠብቁን። አሁን ከ1 ሰዓት በኋላ ማለት ነው አይደል? ጠብቁን። ትምህርት ታገኙበታላችሁ። እኔም ራሴ ብዙ ነገር ተምሬበታለሁ። እንግዲህ መልካም ቆይታ ከኢትዮጵያ ድምፅ ሬዲዮ ጋር እየተመኝንላችሁ ፕሮግራማችንን በዚች ሙዚቃ ቴክኒሽያኑ ጀባ ሲለን እንቀጥላለን።

0: ገልጸው አልፈለኩም የተከበረው ምክር ቤት እንዲገነዘብ ሁሉ ሚኒስትሮች እና ሚኒስትር ዴታዎች ቢያንስ ላለፉት አንድ አመታት ከፍተኛ ሚኒስትራዊ ክትትል ሲደረግባቸው ነበር። በኢንተለጀንስ ተደገፈ በሀገር ውስጥና በውጭ ያላቸውን እንቅስቃሴ በልጆቻቸው በሚስቶቻቸው በአጎቶቻቸው ከሚገናኛቸው ሀብታሞች ጋር በሙሉ የመረጃ ክትትል ይደረግ ነበር። በዚያ መሰረት ሲሪየስ ግምገማዎች አድርገናል። ዝም ብሎ አይደለም ሹምሽሩ የተካሄደው ማለት ነው። ነገር ግን
1: አድማጮቻችን እንግዲህ እንደሰማችሁት የመጀመሪያው የካቢኔ ሰብሳቢ ጠቅላይ ሚኒስቴር በአለም ላይ በልጆቻችሁ በመናምናዎቻችሁ አንድ አመት ሙሉ ስለላ ስናከናውን ነበር ብሎ በአደባባይ የተናገረ መሪ በአለም ላይ የለም። ኔስከማቀው ድረስ አለ እንትና እንዲያርጓል የሚል ካለ በ0819100 ደውሉና ለኛም ሙቀት ይሆነናል ንገሩን። አለበለዚያ ግን ደጋፊዎችም ሆነ ተቃዋሚዎች የሰማችሁ ያላችሁ አይመስለኝም። ግን ምንድነው ቁም ነገሩ? ይሄ ሰውዬ ይሄን የተናገረው እነዚህን ሰዎች ጥፋተኛ ናችሁ ለማለት አይደለም። እሱ አይደለም ለሱ ቁም ነገሩ። የሚመጣውን በሙሉ እሰልልሃለሁ፣ አንተም ብቻ ሳይሆን አንቺም ብቻ ሳይሆን ልጅሽን፣ ወላጆችሽን፣ ቤተሰብሽን ሁሉንም እሰልልሃለሁ ነው የሚለው። ምን ማለት ነው? እስር ቤት መክተት ነው። እነዚህን ሰዎች ጨፍድዶ ነው የያዛቸው። መነቃነቅ አይችሉም፣ ያውቃሉ። አንዲት ነገር ተሳስተው በተለይ ይሄ መልእክት የሚሄደው ለማን ነው? ለጄኔራሎቹ፣ ለኮሎኔሎቹ፣ ለጦር ኃይል አዛዦቹ ነው። አሁን እነሱ ምን ነው የሚያስቡት? ጠባቂዎቻቸውን ራሳቸውን አያምኑም። የሚጠብቋቸውን ወታደሮች ራሱ አያምኑም። ማንም ማንንም አያምንም። ስለዚህ የራሱን ጥላም ራሱ መጠርጠር ይጀምራል። ጸጥ ለጥ ብሎ እንደ ባሪያ ይገዛል። ይሄ ሰው ይህን ያደረገው ለምንድን ነው? እንደሚዋረድበት ያውቃል። ዘሆል በዓለም ላይ እንዲህ አይነት ነገር ተደርጎ እንደማይታወቅና በተለይ በፓርላማው በምክር ቤት ውስጥ በአደባባይ ሲናገር የዓለም ሕዝብ በሙሉ ይሰማል። ይህን ያደረገው ግን ምንድን ነው? ከፍርሃቱ የተነሳ አስፈራርቶ በጭንቀት ስልጣኑ ላይ ተጎልቶ ለመቅረት ነው። ይሞታታል እንጂ እዛች ስልጣን ላይ ተዝናንቶ አይኖርባትም። ይህንን እርግጠኛ ነኝ። እዛችሁ እንደተቀመጠ ሊሞት ይችላል፣ ግን ተዝናንቶ እንደ ሰው ሰው ሆኖ የሚኖር አይመስለኝም። አሁንም ቢሆን አይታችሁት እንደሆነ ፓርላማ ውስጥ፣ በነገራችን ላይ የመጀመሪያው ቀን ፓርላማ በቀጥታ እንዳልነበረ ማንም ሰው ተረድቶታል። እኛም ቴክኒክ እንትን የሌለንም ገብቶን ነበር፣ ግን ሚስጥሩን አወጡት። በሌሊት ተሯሩጦ ሰዎቹን በባስ ጠርቶ ምንም በማይገኝበት ሰዓት በአጭር ጊዜ ውስጥ ኖርማሊ የተጠበቀው ብዙ ሰዓት ያወራል ነበር የተባለው፣ ግማሽ ሰዓት ነው የቆየው። እዛ ውስጥ ሮጦ ነው የወጣው። ፊቱን አይታችሁታል? ተጨማዶ ነበር።
2: ሆይ
1: አላቅም፣
2: ድሮም ፍራቻ ነው አሉ።
3: አሁን እኮ የፍርሃቱ ደረጃ በጣም በጣም ይሄ የካቢኔ ሹመትም ስታይ በቃ ሰውየው የደረሰበት የእብደት ደረጃ ጥላውን ሁላ ማመን እያቃተው ያለ ነው የሚመስለው። ይሄ ንግግር አሁን በምክር ቤት ደረጃ የምትናገረው አይደለም። የሚሰልል ሰው እኮ ሰልላለሁ አይልም አይደለ? እኔ አንተ የምሰልል ከሆነ ተደብቄ ነው ማለት ነው።
1: በፍጹም።
3: ይሄ ማስፈራሪያ ዛቻ ነው። እና ሰውየው ካቢኔውን እያጨማለቀ እንግዲህ ስምንት ዓመት ሰው ያመጣል የሆነ ቦታ የሙከራ ላብራቶሪ ነው የሚመስለው። አሁን የአንዳንድ ሰዎችን ስናይ ለምሳሌ እንትና መላኳን አለበል የሚባለው የባዴን ካድሬ በቅርብም የሚያውቁት ሰዎች ሲያወሩ ሰውየው በጣም ንጹህ
1: ሰው ነው ሲባል ሰምቼ፣
3: በሙስና የማይገባ ለአብይ ተላላኪ የሆነ ግን ምን ተጠቅሞ ይጥልሃል። ከጣለህ በኋላ ደግሞ እንደገና ይሰድብሃል፣ ይፈርጅሃል። አሁን ቴሌኮሙኒኬሽን ላይ ስለ ፍሬዮት ሲያወራ በቃ ሲኢኦ ኢትዮጵያ ውስጥ ጥራት ያላት እንደሷ የለም ሲል ነበር። ዛሬ አመጣና የሆነ የሚኒስትር ቦታ አስቀመጣት። እንደዚህ እያደረገ ነው በቃ ሰዎችን ተራ በተራ የሚቀያይራል።
1: ስለ እሷ ስሰማ ሚልኬሳ የሚናገረውን ሳዳምጥ ምን ያህል እውነት ነው የሚናገረ ሰው የምን አይነት ውሸት ነው የሚለውን የገመገምኩት በሁለት ነገር ነው። አንደኛው አለበል መላኩ አለበልን ብዙ ሰዎች አጫወቱኛሉ። ፐርሰናል የሚያውቁት እማይመች ለቤተሰቦቹ፣ ለወላጆቹ፣ ለዘመዶቹ እማይመች ምንም አይነት ጥቅም መስጠት የማይፈልግ ለራሱ ቤተሰቦች ደንበኛ ታማኝ ሎሌ ነው የሚሉት አይሰርቅ አይዋሽ ምን አይል ብቻ ለጌታው ታማኝ ሆነ ውሻ ነው የሚሉት እሱን እንዴት ያባረረዋል ብሎ ብዙ ሰዎች እንደዚህ ይሉንም ይሄ ሰውዬ ማን ነው ሚልኬሳ በጣም ገርሞታል የሱ መባረር ሌላው በሙሉ ሌባ ነው አለ መላኩ አለበል ግን የመጨረሻ ስርቆት ውስጥ ለቤተሰቦቹ እንኳን የሚከለክል ነው አትድረሱ እንዲያካባብ የሚል ነው አለ እሱን ተናገረ የዚች ፍሬህይወትን ደግሞ ሲናገር እኔ ይሄ አበሻ ሩመር አለ አይደለም ገሌ ከንትና ጋር ይወጣል ገሌ ምናምን እስን ሰማ ነበር ብዙ ሰው ይሰማል ፍሬህይወትን ይቅርታ ለአማርኛው ምንድነው ፍቅረኛው ነች ነው የሚባለው ሽማው ነች እንደፈለጋችሁ ሰሉት ነበር የሚባለው እና አሁን ስትሾም አታውቅም ነበር አሉ ምንም ነገር አልተነገራትም ፓርላማ ነይ ነው የተባለችው እንግዲህ ከዛው ፓርላማ ውስጥ የነበሩ ሰዎች ናቸው ሚልኬሳ እንደተናገረው ደውሎ የነገሩት መጣች ብዙ ጊዜ ስለምትጠራ ስለምታውቅ ትሄዳለች ፓርላማ እና እንደዛው መስሏት ሄደች አሉ እዛ ስትሄድ በጠዋት እንትን የምንድነው የምን ሚኒስቴር ሆነሻል ተብላ ተሾመች አለቀሰች ስቅስቅ ብላ አለቀሰች ምንድን ነው የሚያስለቅሳት ገርሞኛል ለካስ ይሄ ቴሌኮሙኒኬሽን ደንበኛ የዘረፋ ቦታ ነው ሚሊየነር ሳይሆን ቢሊየነር ሆናለች አሉ ሴትየዋ እንዴት ከዛ ቦታ ያነሳኛል ብላ እርር ብላ አለቀሰች አሉ ኋላ አረጋጓት ተባለ ተረጋጋች እንደምንም አረጋጓት አይኗ አብጦ ነበር አሉ ገባች ና ሚኒስቴር ሆነሻል ተባለች እንዴት ያወርደኛል አየ እሷም ራሷ ምችም ፍቅረኛዋ እንግዲህ ፍቅረኛ ከሆነ እንደሚባለው ወይ ሙሽማዋ ከሆነ እኔ መብታለኝ እሱ ላይ ነው የምትለው ሌላው የሰማሁት የአብይ ባለቤት ፈርስት ሌዲ ምንድን ነው የመጀመሪያዋ ምንድን ነው የሚባለው በአማርኛ ቀዳማዊ እመቤቷ ፍሬህይወት እዚህ ቤተ መንግስት ውስጥ ድርሽ እንዳትሉላለች አሉ እና በጣም የሚገርም ነው የኢትዮጵያ 130 ሚሊዮን ህዝብ የሚመራ ሰው በእንደዚህ አይነት እንትን ያለው በእንደዚህ አይነት ቦታ ተቀምጦ የሚያላግጥብን ነው ለማላገጡ ደግሞ አሁን እስቲ ትንሽ ቆይተ እናሰማቸዋለን በዚህ በኤርትራ ጦርነት ምን እንዳለ ምን ይል እንደነበር አሁን ደግሞ ምን እንደሚል በተጨባጭ ነው የምናሰማችሁ በተጨባጭ ያላቸውን ዛሬ የሚላቸውን አብረን እንስማና እንመለሳለን ስለ ኤርትራ ጦርነት ምን ብሎ ነበር አብይ አብረን እናዳምጥ
4: አርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል
5: ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ተስስር እና ውህድ ለዚህ ድል አብቅተውና
6: እንደ ኢትዮጵያ ሰራዊት ሺ ከፍለናል እንደ ኤርትራ ሰራዊት ሺ ከፍለናል ሆም ብለው ነው የሚያሩት እኛ ለመነጥ ከዚህ በኋላ የኤርትራ ችግር የኛ ችግር የኛ ችግር የኤርትራ ችግር በህይወት ያለን ሰዎች ነን መመስከር ምንችል አብረን ነው የተዋጋን አንድ ጉድጓድ ነው የተቀበርን ይሄንን ባጥን በደም የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት ለምንድነው ታርጌት የሚያደርጉት ሁለቱን ሀገር መነጣጠል ነው የሚፈልጉት ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው ድልድይ የምንሆነው ደግሞ በንግግር አይደለም በደም ነው በአጥንት የተገነባ ነው የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው አሳልፈን እንዳንሰጥ
4: ዘንድሮ
1: እንግዲህ አድማጮቻችን እንደሰማችሁት የኢትዮጵያ ሰራዊት ምክትል ጠቅላይ ኤታ ማጆር ሹም በጠቅላላ ጄኔራሎቹ ምን ይሉ እንደነበረ አብረን ሰማን። እስቲ አሁን ደግሞ አብይ ራሱ ምን ይላል? ምን ይል ነበር? እሱንም ደግሞ እናሰማቸዋለን። እንደው ምንድነው የሚለው አንድ ቦታ ላይ ከኤርትራ ጋራ ባንታረቅ ኖሮ ምን ይውጠን ነበር? እሱ ባይኖር እነሱ ባይኖሩ ኖሮ ምን እንሆን ነበር? ወዘተ ሲል አብረን እንሰማዋለን። እስቲ
4: ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።
5: ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ተሰስር እና ውህድ ለዚህ ድል አብቅቶ
6: ነፍሴ
4: ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።
1: እንግዲህ እንደምትሰሙት አዳኑን እንዳን አንድ ቦታ እንደው ምን ይላል? እጸልያለሁ ለኤርትራ ህዝብ ወደ ኋላ ላይ እንሰማዋለን። ተሹም ያለው የኤርትራ የውጭ ጉዳይ ሚኒስቴር ሆኜ እንድሰራ ኢሱ ሹመውኛል። እስከዚህ እናሰማቸዋለን። እንደዚህ ያለ ህዝቡን ሲያስደልቅ የነበረ ሰው ዛሬ ደግሞ ምን 100 ስንት 180 ዲግሪ ልበለው ተገልብጦ እንደዚህ እንዲያደረጉን ነው እነዚህን እናጠፋለን። በነገራችን ላይ አንድ ጥያቄ መጠየቅ የነበረበት አብይ ምንድነው እንዴ ይሄንን ሁሉ ምስጋና ለኤርትራ ጦር ሲያቀርቡ ለኢሱ ሲያቀርቡ ለአንድ ቦታ ላይማ እንደው ማን ነው ፊሊፖስ ነው የሚባለው የነሱ የጦር ኃይሎች አዛዥ አባታችን ፊሊፖስ ይያሉ ያንዳንዱ የኢትዮጵያ ጄኔራል እየተነሳ ይምል ነበር። አባታችን ፊሊፖስ ባደረጉልን እርዳታ ባስተማሩን ወዘተ ይያሉት ያን ጊዜ አሰብ በኤርትራ ስር መሆኗን አያውቁም ነበር? አሁን ነው የነቁት? አሁን አብይ ስልጣኑ ስትናጋበት ልትወርቅ ስትል ነው አሰብን ማስመለስ የታየው? ያን ጊዜም እኮ አሰብ በኤርትራ ስር ነበረች፣ በኢሱ ስር ነበረች። ቀለበት ሲያደርግለት የሚያሳፍር ወንድ ልጅ ለወንድ ልጅ ቀለበት ሲያደርግ ያውም በመሪ ደረጃ ተደብቀው እንኳን ያደርጉም። እኔ ፐርሰናሊ እንትን የለኝም የራሱን የግል
7: በግድ
1: ያውም በግድ አስገድዶ እኮ ነው በአደባባይ ዓለም ይልኝ ቀለበት አድርጌለታለሁ እያለ። ያን ጊዜ አያውቅም ነበር አብይ አሰብ በኤርትራ ስር መኖኗን? ነው ግን ሲመቸው ደስ ሲለው ይሄንን ህዝብ ለሳት ይማግደዋል። እናቶች ልጆቻቸው መሞታቸውን ሙሉ እስከማይሰሙበት ድረስ ልጆቻቸውን ወልደው አሳድገው መናቅ ሆነው ይቀራሉ። 600 ሺህና 1 ሚሊዮን ማከል ወጣት ነው የተሰዋው። እንደገና አሁን ልትሰዋ ነው የዳኑ ያህል። ለዚህ ደግሞ ከዚህ በፊት የተናገረውን ቃል በቃል ለውጦ ወንድሜ ኢሱ አንተ ባትኖር ምን ጦን ነበር እንዳላለ ዛሬ ደግሞ አንተን ካላጠፋው
3: በፖለቲካ የሚባል ነገር አለ። በፖለቲካ ቋሚ ወዳጅ ቋሚ
1: ተላለም
3: የሚባል ግን ያ አብይ በዚህ ደረጃ
1: አስቀያሚ ነው።
3: ገለባበት በዚህ ደረጃ ማንንም የሚችልበት መተጣጠፍ የዛሬ 2 አመት 3 አመት ያለውን ነገር ተገልብጦ ሌላ ነገር ለማለት ችግር የለበትም። እኔ አሁን ጦርነቱ አሁን ከኤርትራ ጋር በሚደረገው ጦርነት አብይ አህመድ የራሱን የስልጣን ጥምና የማህበረሰባችንን መፍቴ ሁሉ ጦርነት መሆኑን ነው እንጂ የሚያሳየው ሌላ የሚመጣ ለውጥ አለ ብዬ አላስብም። በግዴ
1: ነይ
3: በዚህ ሂደት ውስጥ የሚበላው ሰው በዚህ ሂደት ውስጥ የሚያልቀው ሰው ነው የሚያሳዝነ። በትግራይ ጦርነት ሆይ ሆይ ተብሎ የሁሉ ወጣት አለቀ፣ የሁሉ ህዝብ ረገፈ። አሁንም ሀገሪቱ ወደ ልማት ወደ እድገት ከጦርነት ትንሽ ፋታ ወስዳ ወደ እንድትሄድ እንኳን አይፈልግም ሰውየው። ወዲያው በጦርነት ላይ ጦርነት በቃ ጦርነት መፍጠር ይችልበታል። እየተገለባበጠ አሁንም ሀሳቡን እየቀያየረ ከአማራ ጋር ሆኖ ትግራይን ይወጋል፣ ዛሬ ደግሞ ይቀየርና ከኤርትራ ጋር ሆኖ ትግራይን ሲወጋ ነበር፣ አሁን ደግሞ እንደገና ኤርትራን ካልወጋው ይላል። ይሄ ሁሉ መከራ ለሱ ለአንድ ሰው ስልጣን ነው፣ ስልጣኑን ለማስጠበቅ ነው ይሄ ሰውዬ አገሪቱ መከራ ውስጥ እየከተተ
1: የሚያሳዝነው አነጋገሩ ሊያስጠላ ይችላል እንጂ በኢትዮጵያኖች የሚባላል ውሻ የተፈውን መልሶ ይበላል ነው ይውጣል ነው የሚባላል ይልሳል ነው ይሄ ሰውዬ እንደዚህ ነው የሚያደርገው ምንም ምንም ምንም ያደባብቅ ነገር የለም የተፈውን መልሶ ይልሳል በጣም በጣም ቆሻሻ የመጨረሻ ቆሻሻ ጂኒ ነው ጂኒ ሰይጣን ነው ግን አሁን ይሄንን ለጊዜው እንተውና የዚህ የጦርነት አላማ ምንድነው የሚል አንድ ኢንተርናሽናል እንትን ሳነብ ነበር
3: ኦኬ
1: እና ይሄን ጦርነት አብይ እንዲገባ የፈለጉት እስራኤልና ዩናይትድ አረብ ኤሚሬትስ ሁለቱ ናቸው ዩናይትድ አረብ ኤሚሬትስ በገንዘብ
3: ኦኬ
1: ሎጂስቲክ
3: እስራኤል
1: እስራኤል ደግሞ በሚሊተሪና በቴክኖሎጂ ትረዳለች ምንድነው ፍላጎታቸው እንትን አናላይስ ይደረግ ዩናይትድ አረብ ኤሚሬትስ በዚህ አቀባቢ ያለውን በሙሉ ወደቦችን በሙሉ በቁጥጥር ስር ማድረግ ትፈልጋለች ብዙ ወደቦች በቁጥጥሩ ስር ናቸው ያሉት አሁን ሁሉንም መቆጣጠር ትፈልጋለች በዚህ መሰረት አሰብን ከኤርትራ መንግስት ጋር ተስማምተው ወስደው ነበር ጀምረው ነበር ኋላ ኢሳያስ ምላጭ ነው ሲያይ አላማው ሌላ እንደሆነ ገባው አባረራቸው በዛ ተናደዱ ሳውዲ አረቢያዎች በመትኩ ገቡ አሁን ያንን ለመበቀል አሰብን ስለሚፈልጉ አብይን ደግሞ በገንዘብ ስለያዙት እንትን ስለሆነ ስግብግብ ስለሆነ በገንዘብ ያዙት ይሄን አድርግ አሉት እስራኤሎች ደግሞ ማን ነው ኢሳያስ ከኢራን ጋራ ባለው ግንኙነት መሰረት መሳሪያ አስገባል ስለሚሉ ፕላስ ያንን አካባቢ ማጽዳት ስለሚፈልጉ ከኢራን እና ከሁቱ በጠቅላላ እዛ አካባቢ እስራኤልን ከሚቃወሙ ኃይሎች ማጽዳት ስለሚፈልጉ እነሱም ደግሞ እጃቸውን አስገብተዋል በጣም እየረዱ ነው አሉ አሁን ትናንትናና ከትናንት ወዲያ የእስራኤል የስለላ ድሮን ኤርትራን እንዳለ ሁለት ቀን ሙሉ ሲቃኝ ነበር ብለው ጽፈዋል እና ምንድነው አገራችን በጃዙር ቅኝ ተገዥ ሆናለች ነጻነት የላትም የሚያዙት እስራኤል በመሳሪያ ችሎታዋ ይሄ ደግሞ መናጢ የዩናይትድ አረብ ኤሚሬት በዚህ በፔትሮ ዶላር በለው በፈለከው በለው የሚፈልገውን ለማድረግ አንድ ኢትዮጵያን የኢትዮጵያን የእርሻ መሬቶች በሙሉ ወስዷል የከተማ ቦታዎች ወስዷል ወርቅ እንደ ልብ ነው የሚያጋግዘው ከኢትዮጵያ የሄደ ነው ዱባይ ወርቅ እንትን የሚለው እነዛን ሁሉ ተቆጣጥሯል አብይ እንዳትጠይቁኝ ፓርላማ ውስጥ ሄዶ ይሄን ገንዘብ በግሌን ያመጣሁት ይላል ልክ የምንድን ነው የበሻሻው አብይ አህመድ እንካ ብለው የሰጡት ይመስል የኢትዮጵያ ህዝብ ልጠይቀኝ አችልም በተወካዮች በኩል ልጠይቀኛ በአደባባይ እኮ ነው የሚናገረው ደግሞ የጥጋቡ ጥጋብ ፓርላማው የኢትዮጵያ በህገ መንግስቱ የበላይ ስልጣን ያለው ፓርላማው ነው ማውረድም መሾምም የሚችለው እሱ ፓርላማውን ሄዶ

0: እየተካሄደ ነው። ምንም ያልተበቀ አንደኛ የቲፒኤልኤፍ ጉዳይ በጣም የሚገርም ነው። እንግዲህ እነሱ እንደሚሉት ባለፈው የሚያደርገው ነው ይላሉ። አናውቅም ውጤቱን እናያለን። ምንድነው ባለፈው ያደረግነው አሁን ያደረግነው ምንድነው? ልክ እንዳለፈው መቀሌን ምን ይዘው ይቆዩ 6 ወር ቆይተው አባረናቸዋል ይላሉ። አሁን ደግሞ ሆን ብለን ያደረግነው ነው ሲሉ ትናንትና አንድ እንት ላይ ኢንተርቪው ሰጥ ሰምቻቸዋለሁ። ስበን መሃል ካስገባናቸው በኋላ በግራም በቀኝም ከኋላም ከፊትም ይዘጋሉ። የሚያቀርብላቸው ሰፕላይ
1: ደጀን ይባላል።
0: ደጀን የለም ያደጀን ይቆረጣል። ከዛ በኋላ የተሰጣቸው ራሽን እንደሰማሁት ከሆነ ምን ያሉነት እንደሆነ አላውቅም ለ9 ቀን ነው የተባለው ለወታደሮቹ ሰጠው ራሽን። ያን ጊዜ የሚበሉት የሚጠጡት የለም እጃቸው እንዳለ ይሰጣሉ ነው የሚሉት። የነሱ ካልኩሌሽን ነው ባሰብ ነው መሰረት እየሄደልን ነው አሁን ማጥቃት እንጀምራለን ይላሉ። እንግዲህ እሱ እነሱ ጋር ይሆን። በሌላ በኩል ደግሞ አንዳንድ ፍንጭ የሚታየው ምንድነው የፋኖ የአፋብን እየገሰገሰ ነው። በሸዋ በወሎ በጎንደር በጎጃም በጣም እየገሰገሰ ነው። ከ30 በላይ ከተማዎች ይዟል። አሁን ከስንት ሺህ በላይ ወታደር ይዟል። ብዙ ኮሎኔሎች ትናንትና ከትናንት ወዲያ ገሏል። ብዙ ቦታዎችን ይዟል። አዲስ አበባን እንደውም አንዱ ጀነራል የነሱ የፋኖች አሉት ምንድነው አዲስ አበባን ቁልቁል የቁልቁል እያየናት ነው ይላሉ ብለዋል። ተፈራ ነው የሚባሉት ጀነራል ተፈራ ምንድነው የሰማሁት አሁን እየቆረጡ ነው አሉ ፋኖች። በጎንደር በኩል ትግራይ የሚገባውን የመንግስት ደጀን ያልከው ይሄ ምግብ ምናምን የሚያመላልሰውን ቆርጠውታል። በዛ በኩል ያለውን መነቃነቅ ያለውም አንድ የኢንተርናሽናል ጆርናሊስት በየ አይ ቲንክ 2-3 ሰዓቱ ዳይሬክት ሪፖርት ያደርጋል ከየቦታዋ። እና እንዳለው ከሆነ በጎንደር በኩል ሊማሊሞን ቆርጠዋል በምን ቆርጠዋል ብዙ ቦታ ይዘዋል ነው የሚባለው። እና እየቆረጡ እንግዲህ ስምምነታችን ይሄ ነው ነው የሚሉት።
2: ራሽን አይገባም ማለት ነው
0: በቃ አኮ እንደሱ ነው የሚሉት። ለ9 ቀን ነው ምግብ ይዘው ራሽን የተሰጣቸው በዛ 9 ቀን ውስጥ ያልቃል። ከዛ በኋላ ወደፊት መሄድ አይችሉም ወደ ኋላ መሄድ ይሄ የነሱ እንትን ነው። ይሄንን አንተ ምንም ልታደርጋችን ትክክል ነው ልትላችንም ትክክል አይደለም ልትላችንም ግን አንዳንድ ምልክቶች እየታዩ ነው። አማራው ወይንም አፋብ አማራ ፋኖ ብሔራዊ ንቅናቄ አፋብን ይሄን የሚያረጋው በስምምነቱ መሰረት ነው ወይስ ለራሱ እንዲጠቅመው አርጎ ነው አናቅም። ግን ምንም ቢሆን ስቱፒዶች አይመስሉኝም። የአማራው ልጆችም የራሳቸውንም ጥቅም እያስጠበቁ የሚጠቅማቸውን ጥቅም ነው የሚሰሩት ብዬ ነው የምገምተው። ተስፋ የማደርገው እንደሱ ነው። ግን በዚህ እንትን ከቀጠለ ሁለት እንትን አለ። አንደኛው ቲፒኤልኤፍ በዛ አካባቢ ድምጥማጡ ይተፋል። አንደኛው እንትን ነው። ሁለተኛው ደግሞ ልክ እንዳሉት ከሆነ ይሄ አፋብንና ሌሎች ረዳቶቻቸው እየቆረጡ አሁን እንደሚቆርጡት አጋዥ የሚያገኙበትን እንደሚቆርጡት ካደረጉትን ረዳት አይኖረውም። ደጀን የለውም። ምግብ አይኖረውም። አንድ እሱ ነው በዛ በሰሜኑ በኩል። በአማራው በኩል መጨረሻው የት እንደሚሆን ለማወቅ አስቸጋሪ ነው። ለምን ያላችሁ እንደሆነ በእኔ እምነት እንደተከታተልኩት ከሆነ ብዙዎቹን ኢንተርናሽናል እንትኖች አይቻለሁ የአማራው ግስጋሴ የሩጫ ይመስላል። በቃ ምንም የለም ከፊት ለፊታቸው እጅ መስጠት ብቻ ነው። አንድ ፋክት ሊኖር ይችላል። ምናልባት ወታደሮቹን 500,000 በላይ ያሰለፈው ነው የሚባለው ትግራይ ውስጥ። በብዛት ደግሞ ከአማራው በጣም የሚገርመኝ አማራው ይህን ሁሉ ወታደር ይዞ ችሎ ነበር እስከ ዛሬ ድረስ። በጣም ነው ያደነኳቸው የፋኖ ኃይሎች ይህን ሁሉ ወታደር ይዘው አልተሰበሩም፣ አልተሸነፉም። ይሄ ሁሉ ሲሸሽ ባዶ ሆነላቸው እና ያለውን አሁን በብዛት የሚዋጉት አሉ ወታደሩ ተገሎ ምን ብሎ እጁን ሰጥቶ አልቆ ፖሊስ ጸጥታ የሚያስከብሩ መንደር የሚጠብቀው እነሱ ናቸው የሚዋጉት አሉ። የላቸውም ሰው። በዚህ ከቀጠለ ወደ አዲስ አበባ ሊመጡ ነው። ግን እዛ ላይ ችግር ሊኖር ይችላል። ይሄ አንዳንድ ኢንዲፔንደንት ምንድነው ነጻ ገለልተኛ ነው የሚባለው ገለልተኛ እንትኖች የሚሰጡ አስተያየት ነው። አንደኛ አብይ የራሱን ስልጣን አዲስ አበባ ዙሪያ በጣም የሰለጠኑ እንትኖችን በኃይል የታጠቁ እንትኖችን ከቦ ነው የተቀመጠው። ስለዚህ የፋኖ ኃይሎች ከላይ ተንደርድሮ ሲመጡ

0: ቀላል አይሆንላችሁም ወይንም በደፈጣ ቀስ ይያሉ በደፈጣ እንትን ማለት አለባችሁ
1: አይቀርም እኮ እሱ አንድ ግንባር አንድ ውጊያ
0: ገባኝ ግን መጀመሪያ
1: ላይ ዋጋ የሚከፈልበት አሸናፊና ተሸናፊውን የሚለየው ጦርነት እሱ አይቀርም
0: አዎ ግን ለማለት ፍለቁት ሮጠው አሁን እንደሚያደርጉት በጎንደር በጎጃም በወሎ የገሰገሱ እኮ ሩጫ ነው እንደሚያደርጉት ሳይሆን አዲስ አበባን ብዙ ጊዜ አሁን እንትኖቹ እንዚህ እንት ኮሜንት የሚያደርጉት የኢንተርናሽናል እንትኖች የሚሉት ምንድነው ከበው በረሃብ እና በውሃጥም ሊያሰቃዩት ይችላሉ መንግስትን ለተወሰነ ጊዜ ያን አማራጭ ከተጠቀሙ ብዙ ደም ሳይፋሰስ አብይም ወታደሮቹን እንደፈለገ ሳይያዝ እጅ ሊሰጥ ይችላል የሚል ኢንተርናሽናል እንትኖች አሉ ከበው ብዙ ጊዜ ከበው ከያዙት እንዳይገባ እንዳይወጣ ካደረጉ የሚል አለ ብዙ ብዙ ብዙ ሴናሪዮ አለ ግን በቅርብ ጊዜ የምናየው ነው ወይንም ደግሞ ቅድም የምፈራው አንደኛው የምፈራው ደግሞ ትግራይ ውስጥ እንዳለ ያለውን ኃይል ተጠቅሞ ጨርሶ ፊቱን አዙሮ ወደ አማራው ላይ እንደገና ይመጣል የሚለው ነው ግን እሱ ደግሞ ለአማራው አዲስ አይመስለኝም ምክንያቱም እነዚህ በሙሉ ከአማራው ወጥተው የሄዱ ናቸው ሊዋጉ ስለዚህ አማራው ያንን ያውቀዋል ማለቴ ነው
1: ያው ያለው የጦርነት ሁኔታ በአጠቃላይ ግን እንደ ሀገር በጣም ጥሩ መፍትሄያችን በጦርነት እንደውም የሚሆን ማሳያዎች ሁሉ ወደዛ ነው እንትን የሚሉት እንግዲህ አድማጮቻችን አንድ ሙዚቃ አዳምጠን ከዛ በኋላ አንድ ግጥም አለ አድማጭ ያላኩልን እሱን እናቀርብላችኋለን።

ዳስታል ምን ያደርጋል ጫማ ምን ያደርጋል ጌጥም አውልቂና ጣዩ ቤት ይቀመጥም ለዛሬ ይቅርብሽ እንዳትለብሺ ጥልፍም ወደ ሳንዱቁ ይግባ በደንብ ይቆለፍም ሐዘኑ በርትቶ ጆንያን ታጠቂ ንጪው ፊትሽንም ነጠላ ዘግዝቂ የድርሰውም ይምጣ ካለበት ገስግሶ ዘመድ አዝማድ ይድረስ ያዘን ቱቢት ለብሶ ደረት እየደቃሽ ሐዘንሽን አውጪ ተይው እምባሽ ይፍሰስ በደንብ ተናፈጪ ሙሻውራጅም ይፈለግ ካለበትም ይጠራ ጥሩምባ ደግኖ ለቀስተኛን ይምራ አይደለም ጎረቤት አይደለም ዘመድም ሀገር ነው የሞተው አብረን እናስገድ አብረን እናርግድም ሐዘኑ ተሰምቶ ለዓለም እንዲደርስም ባንዲራው ከፍ ይበል ይጣልልን ዳስም ባንዲራው ከፍ ይበል ይጣልልን ዳስም ሰይጣን ብልጽግናን ባንድነት ተነስተን አፈር እናልብስም የዘር ፖለቲካ እንዳይመለስ ሰላምና ልማት በኢትዮጵያ እንዲነክስ ደራሲ እና ገጣሚ ሰለሞን ሐልፎም ከ2026 የግጥም መድብል ላይ የተወሰደ መጽሐፍ አንገስታችሁ አንብቡ ብዙ ግጥሞችና ጽሑፎች አሉ አመሰግናለሁ

0: ይሰማኛል አይሰማም የኔ ድምጽ?
1: እሺ
2: አድማጮቻችን እንግዲህ የዛሬው እንግዳችን ይዘንላችሁ ቀርበናል። እንግዳችን በቀጥታ ከኛ ጋር በስልክ ይገኛል። አንተ ነው ምል ብዙ ጊዜ ስለሰራን ምንም እንኳን ብዙ ስልጣኖች ቢኖርህም አገራችን ባለስልጣኖችን ማክበር የተለመደ ነው፣ ግን በግል ስለምንተዋወቅ አንተ በማለቴ አንተም ቅር አትሰኝም፣ አድማጮቻችንም ቅር እንደማይሰኙ ተስፋ አደርጋለሁ።
0: እንዴ ማምን ጥያቄ አለው አህመድን አንቱ ብትለይ ነው ቅር የሚለኝ ምናልባት ምክንያቱም አብረን ሰጠናል አንቱ መባባል ደግሞ
2: አለነ። እንግዲህ አንተን ለማስተዋወቅ ያህል ባጭሩ አንዴ ቆየኝ። አንተን ለማስተዋወቅ ያህል ባጭሩ አለነ ተስፋ ሚካኤል ይባላል። በአማራው ንቅናቄ ያለው ተሳትፎ አንደኛ የህብረ አማራ ማህበር በኖርዌይ ሰብሳቢ፣ ሁለተኛ በአውሮፓ የአማራ አድቮኬሲ ግሩፕ ስራ አመራር አባል፣ ሶስተኛ የአማራ ዲያስፖራ ግሎባል ፎረም የስራ አስፈጻሚና የዳይሬክተሮች ቦርድ አባል መሆንን አውቃለሁ። እስቲ ስለ እነዚህ ስራዎችህ አጠር አድርገህ ንገረኝና ከዛ ወደ ወቅታዊ ጉዳዮች እንሄዳለን። ወንድም አለም።
0: እሺ፣ በጣም አመሰግናለሁ አህመድ። በቅድሚያ እንግዲህ እንደተለመደው የዚህ ፕሮግራም እንግዳ አድርገህ ስላቀረብከኝ ከፍ ያለ ምስጋና አቀርባለሁ። አብረው ለሚሰሩ ባልደረቦችህ እንዲሁም ለአድማጮች ደግሞ የአክብሮት ሰላምታዬን አቀርባለሁ። እንደገለጽከው እንግዲህ ስሜ አለነ ተስፋ ሚካኤል ነው የምባለው። የምኖረው ኖርዌይ ውስጥ ነው። ኖርዌይ እንግዲህ ከዚሁ ከአማራ ህልውና ጋር በተያያዘ ሊጠቀስ የሚችል አንድ ማህበር፣ ህብረ አማራ ማህበር በኖርዌይ የሚባል 2020 ጀምሮ የተቋቋመ አንድ ማህበር አለን። ማህበሩ ቤዚካሊ እዚህ ኖርዌይ ያለን አማራዎች የምንገናኝበት የምንተያይበት፣ እንዲሁም በጋራ ደግሞ ሀገራችን ላይ ላለው ወገናችን የምንችለውን እገዛ የምናደርግበት ማህበር ነው። እንግዲህ ማህበሩ ያው አህመድ ታጠዋለ ብዬ አልገምትም። እንደ ሌሎች እዚሁ በአቅራቢያ እንዳሉት እንደ ስዊድን፣ እንደ ሌሎች አውሮፓ ማህበራት በጣም ጠንካራ ባይባልም ያው የራሱን እንቅስቃሴ እያደረገ የሚችለውን እየሰራ ያለ ማህበር ነው። ወደ አድቮኬሲ ግሩፑ ደግሞ ስንሄድ አንድ እንግዲህ ቀደም ብሎ የዚህ በአውሮፓ የአማራ ማህበራት ፌዴሬሽን የሚባል አንድ ማህበር ፌዴሬሽን አለ። ያ ፌዴሬሽን የተለያዩ በአውሮፓ ውስጥ ያሉ የተለያዩ የአማራ ማህበራት አንድ ላይ ሆነው የፈጠሩት ፌዴሬሽን ነው። ፌዴሬሽኑ እንዳውም አሁን ከቅርብ ጊዜ ጀምሮ ህጋዊ እውቅናን አግኝቶ በህጋዊነት ተመዝግቦ በአዲስ መልክ ስራውን በጥሩ ሁኔታ ጀምሯል። ከዛ በፊት እንግዲህ እኔም አመራር ላይ ነበርሁኝ። የፌዴሬሽኑ አንድ ክፍል የአድቮኬሲና ዲፕሎማሲ የሚባል ክፍል ነበረው። ያ ክፍል እንግዲህ የአድቮኬሲን ስራ በጣም በሚገርም ሁኔታ ሲሰራ ቆይቷል። ምናልባት እንደው አንፎርቹኔትሊ ብዙ ሰው አላየውም አያውቀውም እንጂ ይሄ አድቮኬሲ ግሩፕ ላለፉት 3 ዓመታት ተከታታይ የሆነ በዚሁ በአማራ ህልውና ትግል እና በአማራ አጠቃላይ ሁኔታዎች ዙሪያ ጽሁፎችን እያተመ ደብዳቤዎችን እየጻፈ ለተለያዩ አካላት ሲያሰራጭ ቆይቷል። እያሰራጭም ነው። በጣም ጥሩ ስራ እየሰራ ነው። የግሎባል ፎረሙን ስንወስድ ግሎባል ፎረም እንግዲህ የተዋቀረው እንደዚሁ በዓለም አቀፍ ደረጃ ከተለያዩ ሀገራት የአማራ ማህበራት ተሰባስበው የመሰረቱት ፎረም ነው። ፎረሙ በተለያየ የመገናኛ ብዙሀን ወይም በዚህ በሶሻል ሚዲያም ሰምታችኋል ብዬ አምናለሁ። አንተም በቅርበት ታውቀዋለህ። የተለያዩ ስራዎችን አከናውኗል። ህሉና ለህሉና ትግሉ የሚችለውን እያደረገ ያለ አካል ነው። አንድ ወቅት ላይ እንደዚሁ በድርቅ ለተጎዱ ወገኖች ገንዘብ የማሰባሰብ ስራ አድርጎ ያንን ተፈጻሚ ያደረገ ነው። አሁንም እንደ ግሎባል ፎረም ያን ጎላ ያለ የሚታይ ነገር እንኳ ባይኖርም በዛ ውስጥ ያሉ ሰዎች እንደ ፕሮፌሰር ተሾመ ለምሳሌ እንደምታቀው በተለያየ ጊዜ ተለያየ ሚዲያ ላይ የቀረቡ ሐሳባቸውን የሚሰጡ የቦርዱ ፕሬዝዳንት ናቸው። አምባሳደር ብርሃነ መስቀልም እንደዚሁ በተለያየ ሚዲያዎች እየቀረቡ የራሳቸውን ሐሳብ ይገልጻሉ። ስለዚህ እንከስካሴው አልቆመም፣ በዛም በዚህም ሁላችንም የምንችለውን እያደረግን ነው ለማለት ነው።
2: የግሎባል ፎረሙ የበላይ ጠባቂ ናቸው መሰለኝ ልዑልነታቸው።
0: ልዑል አስፋ ወሰን የቦርዱ የዳይሬክተርስ ቦርድ
2: የበላይ ጠባቂ ናቸው። ትክክል። ያ እንግዲህ ይሄን ካልከን በኋላ እስቲ ወደ ወቅታዊ የኢትዮጵያ ሁኔታ እንሂድ። የአማራው ሁኔታ የኢትዮጵያ ሁኔታ፣ አማራው ማለት ኢትዮጵያ ነው፣ ኢትዮጵያ ማለትም ያው አማራው ነው። እንዴት ታዋለሃለን አሁን ያለውን ሁኔታ እስከ ዛሬ የነበረውንና አሁን ያለውን አሁን የደረሰበትን እንዴት ነው የምታየው?
0: በጣም ምን በብዙ መልኩ እውነት ለመናገር እንደው ዘ ፖይንት ሆኖ ወይንም እንደው ሻርፕ የሆነ ምላሽ ለመስጠት በጣም አስቸጋሪ የሆነ ወቅት ላይ ነን። ኦፍኮርስ አንዳንድ በትክክል የምናውቃቸው እውነታዎች፣ ፋክቶች አሉ። በጣም ጥሩ ተስፋ የሚጣልባቸው ነገሮችም እያየን ነው። በሌላ መልኩ በጣም አደገኛ የሆነ እጅግ ከፍተኛ አጣብቂኝ ውስጥ እየገባን መሆኑ እየታየ ነው። ስለዚህ አሁን እንግዲህ ምናልባት እንደው ከቅርብ ጊዜ ካለው ሁኔታ እንነሳና በቅርብ ጊዜ ያው ሁሉም ትንሽ እንገጭንገው ያሳየበት እንዴት ሊሆን ይችላል፣ እንዴት ሊታሰብ ይችላል የሚል አንድ እመርታ የታየው በዚህ ጨካኝና ግፈኛ አገዛዝ ላይ ጦራቸውን ያነሱ በኃይል እንታገላለን ያሉ የተለያዩ አካላት አንድ ላይ ሆነው ትብብር ለህልውና የሚል መስርተው እንቅስቃሴ መጀመራቸው በጣም የቅርቡ እውነታና በዛ ዙሪያ ደግሞ አሁን ዓለም አቀፍ ሚዲያም ብለው በአገር ውስጥ ጉዳይ ይመለከተናል የሚሉ አካላት በበጎውም በክፉም መንገድ በጣም ብዙ እያሉበት እየተናገሩበት ያለው ይሄ ህብረት ነው። ህብረቱ በእውነት ገና ሊመሰረት ሲዘጋጅ ጀምሮ በከፍተኛ ውዝግብ ያስተናገደ ነው። ምክንያቱም እዚህ ህብረት ላይ የተሰባሰቡ የተለያዩ አካላት እንኳን እንዲህ አንድ ላይ ተሰባስበው አብረው ይሰራሉ ብሎ ለማሰብ ተስፋ በሀገሪቱ ጉዳይ ተስፋ የተቆረጠበት ሁኔታ የተደረሰበት ነበር። ነገር ግን እንደው ተአምር ነው ማለት ይቀላል፣ እመርታ ነው። እነኚህ በፍጹም አንድ ላይ ሊሰሩ አይችሉም የተባለላቸው ኃይላት አንድ ላይ ጥምረትን ፈጥረው 7 ኦፊሻሊ የተነገራለ ከዛ በኋላም የተጨማመሩ አሉ የሚል መረጃም አለ። ነገር ግን 7 ኃይላት ተጣምረው መጣመራቸውንም በአደባባይ ገልጸው ወደ ተግባር የገቡበት ነው። እንግዲህ እነኚህ እውነቱን ለመናገር እነኚህም ወደ አንድ እንዲመጡ ያደረገው ራሱ አገዛዙ ያመጣው ግፍና በደል ነው። ወደዛ ያመጣቸው ማለት ይቻላል። ማለቴ እሱ ግፍና በደል ስለፈጸመባቸው ብቻ የመጡ ሳይሆን የሀገሪቱ ሁኔታ ሪሊ አጣብቂኝ ውስጥ መግባቱን የአገዛዝም ወደ ጥፋት እየሄደ እንደሆነ በመረዳታቸው ያለው አንድና አንድ አማራጭም አንድ መሆን ነው በማለት ተጣምረው ወይንም በጋራ ሆነው ጥሩ ነገር እያየንበት ያለ ሁኔታ ነው። እንግዲህ ይህ ህብረት እውነቱን ለመናገር አንድ እርምጃ እነኚህ የተለያየ አመለካከት የነበራቸው ወደ አንድ እርምጃ የተጓዙበት፣ ነገር ግን ይህን ህብረት ሲነቅፉ የነበሩ ሲያጎሳቁሉ የነበሩ አይሆንም ሲሉ የነበሩ ደግሞ ባሉበት ቆመው ሁኔታዎችን እየተመለከቱ ያለበት ሁኔታ ነው። ስለዚህ አሁን እንግዲህ ከረንትሊ በተለያየ ሚዲያ በተለያየ የዜና አውታር እንሰማለን። እውነት ለመናገር የዜና አውታርም ምን አይነት ችግር እንዳለው መቼም አህመድ በደንብ እናንተም ታውቁታላችሁ፣ ሚዲያ ላይ ያላችሁ በመሆናችሁ። ይሄ ሶሻል ሚዲያ እንደኛ ሀገር በእውነት አቢዩዝ የተደረገበት አለ ብዬ አላምንም ወይም አልገምትም። የምታየው ነው የት ጋ እውነተኛ መረጃ፣ የት ጋ ትክክለኛ መረጃ ማግኘት ይቻላል የሚለው በራሱ ትልቅ ጥያቄ ነው። ዞሮ ዞሮ ግን በተለያየ መካኒዝም በተለያየ መንገድ በራሳችንም የህሊና ሚዛን እየመዘንን የምንሰማቸው የምናያቸው እውነታዎች አሉ። በተለይም ፋኖ በዚህ ባለፉት 1 ሳምንት 2 ሳምንት ጊዜ ውስጥ የሚገርም የሚገርም ድል ያሳየና ያስመዘገበ ነው ያለው። በጣም በርካታ ከተሞችን ነጻ አውጥቷል። በርካታ የሆኑ አገዛዙን ሰራዊት ማርኳል። የጦር አመራር ነን የሚሉ ኮሎኔሎች ምን ሳይቀር የተደመሰሱ በርካቶች ናቸው፣ የተማረኩ በርካቶች ናቸው። የጦር መሳሪያ መቼም ለቁጥር የሚያታክት ምናልባት ፋኖ ያኔ ጦሩን አንስቶ ትግል ሲጀምር አንዱ እንደ ኮምፕሌን ያነሱት የነበረው ነገር እንደ በብሬን እና በዲሽቃ እኮ አልቻልናቸው ምንም አላስጠጋናል እኮ ነበር የሚሉት በዛው። አሁን ብሬን እና ዲሽቃ ለፋኖ ምን ማለት እንደሆነ ሁላችንም የምናየው ነው። ከዛ አልፈው ደግሞ እንዳውም በአጠቃላይ ሮመሮች ምልክቶች የሚያሳዩት በእርግጥ ኦፊሻል የሆነ የተሰጠ ከዚህ አካል ነው የሚል መግለጫ የለም። ነገር ግን የአየር ላይም እንደዚሁ ጥቃት እየተፈጸመ ያለበት ሁኔታ ላይ ነው ያለ ነው። እንግዲህ የጦርነቱ መሬት ላይ ያለው ነገር እንግዲህ ይህን ይመስላል እያልን ደግሞ ወደዚህ ሌሎች አካላት የሚለውን እያሰፋን ማየት እንችላለን። እና ይህን ነው የሚመስለው አሁን ባለው ሁኔታ
2: አለነ። ብዙ ጊዜ እኛም እንሰማለን፣ ሁሉም ሰው ይሰማል። ይሄንን ትብብሩን በተመለከተ ገና ከመጀመሪያው ተቃዋሚዎቹ ገና ሀ ሲባል ጽምዶ ብለው ነው ስም ያወጡለት። ጽምዶና ትብብሩ ግንኙነታቸው ክሊር የሆነ አይመስለኝም። ሁሉም ጽምዶ ወይም ተቃዋሚው በተለይ ጽምዶ ይላል። እኔ እስከማውቀው ድረስ ልሳሳት እችላለሁ። ጽምዶ የኤርትራና የትግራይ ጎረቤታም ህዝቦች ግንኙነት መሰለኝ እንጂ የነዚህ የድርጅቶቹ የሰባቱ ድርጅቶች ትብብር አይደለም። ግን ምንድነው አንድ መጥፎ ባህል ያለው በሰዎች መካከል አንድን የሚጠሉትን ሰው ጥቀርሻ አድርጎ ለመጥራት የተለመደ ስለሆነ ጥምዶ ብለው ራሱ ቃሉ ኔጌቲቭ ኮኖቴሽን ያለው ይመስላል። እና ለማስጠላት የተሞከረ ነው እንጂ ከሪያሊቲ ጋር የተገናኘ አይደለም የሚሉ አሉ። ሁለተኛ ደግሞ ኮሜንት እንድታረግበት ነው። ሁለተኛ ደግሞ ይህንን ትብብሩን የሚቃወሙ ሰዎች አንድም ቦታ አትሊስት ቱ ማይ ኖሌጅ አንዱም ቦታ አላየሁም። ምንድነው አማራጭ አለው ይህንን ጨፍጫፊ መንግስት ከስልጣን ለማውረድና ህዝቡን በነጻነት እንዲተነፍስና የራሱን መሪዎች እንዲመርጥ ለማድረግ ምንድነው አማራጩ የሚለውን አንድም ቦታ ነው አላውቅም፣ አላየሁም። አይሰጡም። ዝም ብሎ ሀገር አፍራሽ ነው የሚሉት። እኔ ደግሞ እንደሚገባኝ ከሆነ እነዚህ ሰባት ድርጅቶች ገና ከመጀመሪያው በአንድ ላይ በማይሰሩበት ጊዜ ጠላቶች ነበሩ። ሁሉም የየራሱን ነበር ይዞ የሚሄደው። አትሊስት አሁን ለአንድ ዓላማ ተሰልፈው ሲሰሩ መተዋወቅ፣ መቀራረብ፣ የሚፈልጉትን መነጋገር፣ መወያየት እድል ይሰጣል። ያ 100% አፍራሽ የነበረውን አትሊስት 50% ይቀንሳል። መቀራረባቸው ጥሩ ነው። ምናልባትም የሚስማሙበት ነገሮች ሊኖሩ ይችላሉ የሚል እምነት አለኝ እኔ። እና ምንድን ነው አይተህ ታውቃለህ ይህንን ትብብሩን የሚቃወሙ ኃይሎች የሚያቀርቡት ምን አማራጭ ሰምተው ወይም አይተህ ታውቃለህ ወይ? ጽምዶና ትብብሩ ምንድን ነው ግንኙነት ውስጥ? እነዚህን በተቻለ መጠን ብታስረዳን።
0: በጣም ጥሩ ጥያቄ ነው አህመድ ያነሳው። ይሄ ጽምዶና ህብረት እንግዲህ አውቆ የተኛም ቢቀሰቅሱት አይሰማም አይነት ነው። ይሄ በግልጽ ጽምዶ ምን እንደሆነ እነኚህ ኃይላት ህብረት ደግሞ ምን እንደሆነ በአደባባይ በግልጽ በብዙ ቦታዎች ማብራሪያና መግለጫ ተሰጥቶበታል። ይህንን አጋጣሚ ተጠቅመው እንግዲህ እዚህ አገዛዙና የእሱ ጋሻ ጃግሬዎች የእሱን ፍርፋሪ እየበሉ የሚጮሁና የእሱን ጩኸት የሚያስተጋቡ ሚዲያዎች መቼም እንዴት ዲስክራይብ ሊደረጉ እንደሚችሉም በእውነት እኔ በጣም ይከብዳል። ለጥቅም ምናልባት ማንም ሰው የሚጠቅም ነገር ላይጠላ ይችላል። ለጥቅም በተወሰነ ደረጃ ልታድር ትችላል። ቱዚስ ኤክስተንት ግን የወረደ የወደቀ ኃላፊነት የጎደለው ለጥቅም ማደር በጣም በጣም አሳዛኝም አስተዛዛቢም ነው። ይሄ ቀን ያልፍና የምናይበት የምንሰማበት ሁሉም እንደየስራው ዋጋውን የሚያገኝበት ጊዜ እንደሚመጣ ምንም ጥርጣሬ የለኝም። እና ወደዚህ ወደ ጽምዶና ህብረቱ ስንሄድ ጽምዶን በሚመለከት ሁለት ጊዜ ወይም ሶስት ጊዜ አስታውሳለሁ አፍሪካ ውስጥ ወደ ኬንያ፣ ዩጋንዳ እየተገናኙ ጽምዶን በሚመለከት ውይይት ያደረጉ አካላት ጽምዶ ምን እንደሆነ፣ ጽምዶ የተመሰረተው ከህዝብ ለህዝብ ግንኙነት አንጻር ህዝብን ከህዝብ ለማገናኘት እንደሆነ ክሊርሊ ያደረጉትን ውይይት ሳይቀር በሚዲያ አቅርበዋል። በሌላ በኩል ደግሞ ይሄኛው ትብብሩን የፈጠሩት ኃይላት እና አንድ ሁለቱ በቃለ ምልልስ ላይ ቀርበው ይህን ጽምዶ የሚባል ነገር እኛ አናውቅም እስከ ማለት ደርሰዋል። ምን ጽምዶ ምን እንደሆነ እኮ ኦፍኮርስ አተውትም አይደለም፣ ግን ሌላ ምን ይበሉ እንደዛ ካላሉ የማይረዱ እነኚህ ፍርፋሪ ለቃሚዎች ካሉ በዛ መልክ መግለጽ ይሻላል በሚል ይመስለኛል እንደዛ የሚያሉት። እና ህብረቱ የነኚህ የአገዛዙ ብሶት የወለዳቸው በአገዛዙ ጭቆናና በደል የተንገበገበ ህብረተሰብ ውስጥ የወጡ ኃይሎች በተናጠል የሚሄዱበት አካሄድ ውጤታማ እንደማያደርጋቸው ተረድተው ጠላታቸውም አንድና አንድ የመጀመሪያ ጠላታቸው ማለት ነው እንደሆነ ተረድተው ያንን በጋራ ጠላታቸውን ለመምታት የፈጠሩት ህብረት ነው። የነኚህ አሁን በኦፊሻል የተገለጹት ሰባቱና ሌሎችም ተጨማሪዎች አሉ፣ እነሱ የፈጠሩት ህብረት ነው ህብረቱ። ጽምዶ ግን መሬት ላይ ያሉት ያው በግልጽ ተነግሯል፣ በትግራይና በኤርትራ መካከል ያሉ ህዝቦች የፈጠሩት ጽምዶም ማለት ተነግሯል። የእርሻ በላይ ማጣመድ እንደሆነ ሁሉ ዴፊኒሽኑን ሲናገሩ እንደነበረ አስታውሳለሁ። ስለዚህ ግልጽ ነው፣ ይሄ ምንም የሚያሻማም የሚያወናብድም ግርታንም የሚፈጥር አይደለም። ግን ይሄው መቼም አባዜያቸው የማይለቃቸው እነኚህ ፍርፋሪ ለቃሚዎች ሆን ብለው ሁለቱን የመቀላቀል እንዳልተረዱ ሆነው አደባልቆ ህዝብንም የማደናገር ስራ ሲሰሩ ቆይተዋል፣ አሁንም እየሰሩ ነው። እና ይሄ ሊገርመን አይገባም። ማን ነው ያደረገው የሚለውን ካየን እንደዚህ አይነቱን ነገር የሚያራግቡት እነማን እንደሆኑ ግልጽ ስለሆነ ብዬ ነው። ወደ ህብረቱ ተቃዋሚዎች የህብረቱን መፈጠር ተከትሎ የተቃወሙትን በሚመለከት ላነሳህልኝ ጥያቄ እውነት ለመናገር በሱ ዙሪያ አንዳንድ የሚያሳዝኑም ነገሮች አሉ። ቤዚካሊ ይህንንም ህብረት የተቃወሙት እነማን ናቸው፣ እየተቃወሙ ያሉስ እነማን ናቸው የሚለውን በጥንቃቄ ለመመርመር ከሞከርን በመጀመሪያ ደረጃ ዋናዎቹ ራሱ የዚህ አገዛዝ የዚህ ዘረኛና ግፈኛ አገዛዝ አካላት የሆኑ በአንድም በሌላም አካላት የሆኑ ግለሰቦችም ሊሆን ይችላል፣ ቡድንም ሊሆን ይችላል፣ ተቋምም ሊሆን ይችላል። እነሱ ናቸው ቤዚካሊ ይህን ህብረት አንዳንድ ቀዳዳ የሚመስሉ ነገሮችን እየተጠቀሙ ህብረቱ ጠቃሚ እንዳልሆነ በተለይም በጣም በሚያም ሁኔታና በሚያሳዝን ሁኔታ የህወሓትን ለዚህ ሁሉ አማራ እዚህ ላይ እንዲደርስ ያደረገች ህወሓት ሆና እያለ ከእሷ ጋር እንዴት እንዲህ ይታሰባል? መቼም የማይባል ነገር የለም። ያንን ቀዳዳ እየፈለጉ የማስፋት ስራ እየሰሩ ያሉት ቤዚካሊ የብልጽግና አገዛዝ ጋሻ ጃግሬዎችና አራጋቢዎች ናቸው። አንድ ሁለተኛ ከዛ በመለስ ደግሞ የዚህ የህልውና ትግሉ አካል ሆነው ወይንም መስለው ብል ይመረጣል ብዬ ገምታለሁ። ምክንያቱም እያደረጉ ያለው ነገር ያለመረዳት ሳይሆን ወደ ጥፋት ሊያመራ የሚችል ነገር፣ ወደማይጠቅም ነገር የሚያስገባ ስራን እየሰሩ ያሉ የትግሉ ደጋፊ ነን የሚሉ ኢቨን የአማራ ማህበራት ውስጥ ያሉ ግለሰቦችና አንዳንድ አባላት አሉ። እነኚህ በተለያዩ ምክንያቶች ይህንን ህብረት ሲያጣጥሩና ህብረቱ ትክክል አይደለም የሚል መከራከሪያ ሲያነሱ እንሰማለን። ቤዚካሊ ቅድም እንዳልኩ አንዱ የሚያነሱት ነገር እንዴት ከኦላ ጋር እንዴት ከህዋት ጋር አማራ በምን ስትራቴጂክ አላማውና ግቡ ተገናኝተው ነው እንደዚህ አይነት ህብረት የሚፈጥሩት? እንዴት ሆኖ ነው የሚታሰበው? በሚል መከራከሪያ ነጥብ ይህን ሀሳብ ሊያጣጥሉ የሚሞክሩ አሉ። ልዩነት የለም ማለት አይደለም። በህዋትና በአማራ፣ በአማራና በኦላ፣ በህዋትና በኦላ ልዩነቶች የሉም፣ የተቃረኑ ሀሳቦች የሉም ማለት አይደለም። ቤዚካሊ እነኚህ ኃይላት ወደ አንድ እንዲመጡ ያደረጋቸው አንድ ነገር አለ። ሁሉም ህልውናቸው ጥያቄ ላይ ነው ያለው። ህልውና ጥያቄ ላይ ሆኖ ስለሌላ ነገር ልታስብ ልታደርገው የሚችል ነገር የለም። ይህን እንዴት እንደሚታይ እንዴት እንደሚረዱት በጣም የሚያሳዝን ነው። እውነት ለመናገር ይህን መረዳት አስቸጋሪ ሆኖ አይመስለኝም። ነገር ግን እንዳልኩ እነኚህ ደጋፊ መስለው ይህን ተቃውሞ የሚያቀርቡት አንድም ትንሽ ጎጠኝነት በጣም ያጠቃቸው፣ ሁለተኛ ከዚህ ከፋኖ የህልውና ትግል ጋር ተያይዞ አንዱን ወገን የሚደግፉ አንዱን ወገን የሚያጣጥሉ በዚህ የተለከፉ ሰዎች ያሉበት ነው። ስለዚህ ዞሮ ዞሮ ያ ባህሪያቸው ያ አቋማቸው የፈጠረው በመሆኑ እኔ እውነቱን ለመናገር ብዙም አልገረም። የማዝነውና በጣም የሚያሳስበኝ ነገር ግን ምንድን ነው? ደጋፊ መስለው ሌላውን ህዝብ ማደናገራቸው፣ ሌላውን ደጋፊ ማደናገራቸው ነው በጣም አደገኛና አሳሳቢ የሚሆነው። አንድያውን ለይቶላቸው ወይ ከዛኛው ወገን ሆነው ለዛኛው ወገን ቆመው ቢፋለሙ ሰየው ነበር። ግን ደጋፊ መስለው ይህን ትግል የሚያጣጥሉ በጣም በርካቶች ናቸው። የሚያሳዝንህ ተራራ የሚያክል ድልና ተራራ የሚያክል እምርታ ታይቶ በትንንሽ ጉብታዎች ላይ እኮ ነው ጭቅጭቅ የሚፈጥሩትን። በጣም የሚያሳዝነው ነገር ምን አለ፣ ያለውን ጥሩ ነገር የተገኘውን መልካም ነገር አወድሰው ኦኬ፣ እንዲህ አይነት ነገሮች በጥንቃቄ ብናያቸው እኒህም ብናስተካክላቸው እያሉስ መወያየት ማንን ገደለ? እኔ በጣም ነው የማዝነው። እና ይሄ ተቃውሞ የሚነሳው እንዳልኩ ከእንደዚህ አይነት አካላት ነው። ሌላው እንግዲህ በግልጽ የሚታወቅ ነገር አለ፣ የዚህ ጦርነት አትራፊዎች አሉ። የኔ ጌታ፣ በጣም ከዚህ ጦርነት ተጠቃሚዎች በጣም ብዙ ናቸው፣ በቀጥታም በተዘዋዋሪ። ይሄ ጦርነት መኖሩ እድሜያቸውን የሚያራዝምላቸው፣ ይሄ ጦርነት መኖሩ የሚፈልጉትን ነገር ሆዳቸውን የሚሞላላቸው የሚያግበሰብሱበት መካኒዝም ይሄ ብቻ ሆኖላቸው፣ ስለዚህ ይሄ እንዲቆይ የሚፈልጉም አሉ። እነኚህ በሙሉ ያላቸው አንድና አንድ አማራጭ ይሄንን ህብረት ማጣጣልና ማጎሳቆል። እውነት ለመናገር በተለይም መሬት ያሉትን እንተዋቸው ለጊዜው፣ በተለይም ዲያስፖራ ውስጥ ተቀምጦ በሞቀ ቤቱ ሆኖ ቢራውን እየጨለጠ ጣቱን የሚቀስር ሰው በጣም ያሳዝነኛልም ያበሳጨኛልም። እውነት ለመናገር እነኚህ ሰዎች ህይወት እኮ ነው መስዋዕትነት እየከፈሉ ያሉት፣ ደማቸውን ነው እያፈሰሱ ያሉት እኮ። ያ ባለበት ሁኔታ እዚህ ተቀምጠን አቃቂር ብናወጣ እነሱም ብንወቅስ የሚጠቅም ነገር የለም። ራዘር መልካሙን ነገር ደግፎ የሚጎላቸውን ነገር ኮንስትራክቲቭ ሆኖ እየሞሉ እየመከሩ መሄድ ምናልባት ይህን የሰቆቃ እድሜ ያሳጥራል ብዬ ገምታለሁ። እና ተባባሪ መሆን ሲገባን እንደዚህ እየተደረገ ነው ያለው። እና እነኚህ አካላት ናቸው እውነቱን ለመናገር ተቃውሞ የሚያሰሙት እንጂ የእውነተኛ ደጋፊዎች ደግሞ በበኩላቸው የሚችሉትን እያደረጉ እየሞከሩ ይገኛሉ። አህመድ መልሸል ከሆነ ጥያቄ
2: አለነ። ሁለት ነጥቦችን አነሳ። አሁን ተቃዋሚዎቹ ይሄን ህብረቱን ትብብሩን የሚቃወሙት ስትል ሁለት አነሳ፣ እኔ ሶስተኛ ልጨምርልህ። በእኔ አመለካከት ያንተ ሁለቱ እንዳሉ ሆኑ፣ ሶስተኛው ደግሞ ለእኔ ይሄ መንግስት በተባበረ ኃይል እንዳይወድቅባቸው የሚሞክሩ አሉ፣ የሚጋጋጡ። እንደውም ምን ታዘብኩ ሰሞኑን፣ እንዳጋጣሚ ሆኖ እዚህ ለስራ ጓደኞችም ስነግራቸው ነበር፣ እንደ ወረት ሆኖብኝ ቲክቶክን መከታተል ጀምሬያለሁ ሰሞኑን፣ በደንብ እከታተላለሁ። እና እዛ ላይ አንዳንድ ሰዎች የሚሰጡትን አስተያየት ሳዳምጥ ትብብሩ እንዴት አማራውን እንዳዋረደው፣ እኛ ኦሮሞዎች ብቻችንን ታግለን ነው አብይ ማን ነው ስልጣኑን ከወያኔ ወሰደው? አማራው እንደዛ ማድረግ ነበረበት? አዋረደው ይሄን የተከበረ አማራ ህዝብ ከሌሎች ጋራ ሆኖ ራሱን ደካማ አድርገው አቀረቡት የሚሉ አሉ። እነማናቸው? የኦሮሞ አክራሪዎች አያቸዋለሁ በደም። እንግዲህ ምንድነው አማራው ብቻውን እንደ ቡሄ ዳቦ ከላይና ከታች እንዲጠበጥብላቸው ነው የሚፈልጉት በሰዓት። ከሌላው ጋር ተባብሮ መሞቱን መሳደዱን መጨፍጨፉን እንዲቀንስለት አይፈልጉም። እንዲሁ እንደ ተጠበጠበ ብቻውን እንዲኖርላቸው ነው የሚፈልጉት። እንደዚህ አይነት ኃይሎችም አሉ። ሶስተኛ ማለት ነው አብይን እድሜ ልኩን እንዲገዛ የሚፈልጉ ምክንያት እየፈጠሩ ይሄንን ህብረት የሚቃወሙ አሉ። በእነነት
0: በጣም በጣም ጥሩ ነው። እሷ ላይ ካፒታላይዝ ላርግልህ። ምንድነው በነገራችን ላይ እኔ አማራን ያ በአማራ ትግል ዙሪያ ሞር ቅርበቱም እየሰራሁን በመሆኑ አማራን አነሳሁ እንጂ ሁሉም ጋር ኦሮሞም ጋር ትግራይም ጋር የተከፈለ ግሩፕ እንዳለ ግልጽ ነው። አሁን እኮ ለይቷል እኮ ዞሮ ዞሮ ደጋፊዎቹ ዞሮ ዞሮ ይሄ መንግስት እንዳይወድቅ የሚጋጋጡት በቀጥታም ይሁን በተዘዋዋሪ ተጠቃሚዎቹ ናቸው።
2: ትክክል።
0: አማራ ለምሳሌ እንግዲህ የቅርበት ስለሆነ ኢትዮጵያ ውስጥ እኮ ገብቶ ለመውጣት እንዳይቸገር ብቻ እጁን አጣጥፎ ይሄን እልቂት ዝም ብሎ እኮ የሚመለከት በጣም ብዙ እኮ ነው አህመድ። ከዛ አልፎ ትንሽዬ ወይ ቤት ሊኖር ይችላል ወይንም የሆነች የንግድ ስራ ልትኖር ትችላለች። እነዛን ማተዋቸው እንዲነሳም እንዲነገርም አይፈልጉም። እንዴ ይሄ ጦርነት እኮ ይሄ አሁን ያለንበት ሁኔታ ሀብት ስልጣን እውቅና ገለመሌ እኮ ነገ ከነገ ወዲያ ምንም የማያግዝበት ሁኔታ ላይ እኮ እየደረስን ነው። እንዴ አሁን ያለው በጣም ፍራጃይል የሆነ ሁኔታ ከቁጥጥር ውጭ የወጣ ጊዜ ይሄን የሚያወሩትን ነገር የሚያወሩትን የሚሳሱለትን ነገር በፍጹም ሊያዩት እንደማይችሉ የተገነዘቡም አልመሰለኝም። ስለዚህ አንድ ግልጽና ግልጽ የሆነ ነገር አለ። ይሄ አገዛዝ ስልጣን ላይ እስካለ ድረስ ምንም አይነት በሰላም በለው የምን በለው እኔ በእኔ እምነት ነው ከሱ ጋር ተደራድሮ መስመር ማስያዝ የሚቻልበት ሁኔታ አለ ብዬ አላምን። ዘ ኦንሊ ሶሉሽን ኢዝ ከስልጣን እንዲወገድ ማድረግ ነው። ያ በጦርነት ነው በሰላም ነው ዛት ሰምቲንግ ኤልስ ክፍት ነው ለውይይት። ግን ይሄ አገዛዝ በስልጣን ላይ እስካለ ድረስ ህልም ነው። የምንፈልገው ነገር ሆኖ አገሪቱ ሰላም ሆና ነገሮች ይሄዳሉ ማለት። ስለዚህ አይግረምህ እነኚህ መንግስት እንዳወድቅ የሚጋጋጡት አይግረምህ። ዞሮ ዞሮ በቀጥታም በለው በተዘዋዋሪ ጥቅመኞች ናቸው። ሌላ ምንም የሚገለጽበት መንገድ የለውም። ይሄን ነው የምልህ አህመድ።
2: የስራ ጓደኛ ያን ጥያቄ አለኝና ልግባ ይላል አዳምጠው።
1: ሰላም አለነ። በመጀመሪያ እጅግ በጣም በተለይ ደግሞ ለኢትዮጵያ ድምጽ ሬዲዮ ሁሉ ጊዜ ለምታደርገው ድጋፍ በጣም ነው ማመሰግነው። በሬዲዮናችን ባለ ተሳትፎም በጣም ነው ምናመሰግነው። የኔ ጥያቄ አለነ ሚዲያን ይመለከታል። እንግዲህ አንተ እንዳለህበት እንደ ግሎባል አማራ አሊያንስም ሆነ እንደ አጠቃላይ የአማራ በተለይ ደግሞ የፋኖ ትግል ብዙ ተግዳሮቶች አሉበት። ከነዚህ ተግዳሮቶች በዋነኛነት የሚጠቀሰው የሚዲያ ነገር ነው። የራሱ የሆነ ልሳን ያስፈልጋል። በተለያዩ የተበጣጠሰ የሚዲያ አገልግሎቶች ውስጥ የገባ የሚያሻማ የሚያከራክር ያልሆነ መልእክት እየተላለፈ ነው እና ከዚህ በፊትም የነበረ እንቅስቃሴ እንዳለ አውቃለሁ። እናንተ ጋር ሚዲያውን ምን ታስቧል ወደ ጋራ ለማምጣት የትግሉ ልሳን የሆነ ሚዲያ ይዞ በወጥነት የተበጣጠሰ ነገር እንዳይኖር። ለምሳሌ ባለፈው እንኳን ነዘመነ መግለጫ በሚሰጡበት ጊዜ የትግራይ ሚዲያ ላይ ነው ሄዶ መግለጫ እስከ መስጠት የደረሰው። አንድ የራሱ የሆነ ወጥ ሚዲያ ለማቋቋም ምን የታሰበ ነገር አለ? ከዚህ ጋር የተያዘ ነገር ምን እይታ አለ ነው የኔ ጥያቄ። አመሰግናለሁ።
0: በጣም መሰረታዊ ነገር ነው ያነሳው። ቢኒያም ነህ ወይንስ?
1: ቢኒያም ነኝ።
0: ኦኬ ቢኒያም፣ እሺ። ጥሩ ነገር ነው ያነሳው። እንግዲህ ያው ቀደም ብሎ መረጃ ሊኖርህ ይችላል የግሎባል ፎረሙ አራት main እንትኖች ነበሩ የሰራባቸው ዘርፎች ነበሩ በሪሶርስ ሞቢላይዜሽን እንደገና እዚህ የፍኖተ ካርታ የሚዲያ እና የዲፕሎማሲ እና አድቮኬሲ እነኝ በአራቱ ነው በጣም መጀመሪያም ሲመሰረት ጀምሮ ትልቅ እንቅስቃሴ ያደረገው በሚዲያ ዙሪያ አለምታለሁ ወደ አነሳው ጥያቄ በሚዲያ በወቅቱ ከአስር በላይ የሚዲያ አካላትን አሰባስቦ አንድ የሚዲያ ካውንስል ተዋቅሮ ነበር እንግዲህ ጅምር ላይ ነበር ኦፍ ኮርስ ተዋቀረ ማለት መስመር ይዞ ስራ ላይ ዋለ ማለት አይደለም ነገር ግን የሚዲያ ካውንስል እንዲዋቀርና አሁን ያልከውን ነገር ሴንትራላይዝድ እንኳን ባንለው በተቻለ መጠን መረጃዎች በጥሩ ሁኔታ በትክክል አጋዥና ውጤታማ ሊሆኑ በሚችሉ መልኩ ሊሰራ ይችል ዘንድ የሚዲያ ካውንስል ተዋቅሮ ለወይም ለማዋቀር ሙከራ ተደርጎ ነበር። እንግዲህ ያው ይሄ የዚህ የመከፋፈል ችግራችን ነገሮችን በተለያየ ምክንያት እንግዲህ ምክንያቶቹ በጥቅም ሊሆን ይችላል በአመለካከት ሊሆን ይችላል whatever በዛ ምክንያት ልዩነት በሌላው ማህበረሰብ ብቻ አይደለም በሚዲያም አለ ሚዲያዎችም ላይ የሚታዩ አንዳንድ ልዩነቶች አሉ። አሁን በጣም ጥሩ ነገር ይታያል ሁሉም እውነት ለመናገር በየሚናቸው በየራሳቸው የሚዲያ ስራን ይስሩ እንጂ የሚያራምዱት የሚያቀርቡት ሐሳብ እውነት ለመናገር አሁን በተለይም በአማራ ህሉና ትግል ጋር በተያያዘ ያሉ ሚዲያዎች ተመሳሳይና አንድ ወጥነት ያለው ሐሳብ ነው ያንሸራሽሩም ያራመዱትም ያሉ እሰየው የሚያሳይ ነውና ያኔ ግሎባል ፎረሙ ይሄን የሚዲያ ካውንስል ከመሰረተ በኋላ የተወሰነ ጊዜ ነው የተጓዝ ነው ብዙም መራመድ አልተቻለም ነገር ግን ከግሎባል ፎረሙ አብሮ ባይሰራም ራሳቸውን ችለው ግን የተወሰኑት የሚዲያ ካውንስል ብለው ተቋቁመው ስራ እንደጀመሩ አስተውሳለሁ ነገር ግን እነሱም ቢሆን ስቲል የሚዲያ ካውንስሉ ያለ ይመስለኛል እንደውም በጋራ ሆነው የቴሌቪዥን ጣቢያ ምን ለመክፈት እንቅስቃሴ ላይ እንደነበሩ አንዳንድ መረጃዎች አሉኝ ግን የተፈለገውን ያህል ይሄደ አይመስለኝም ስለዚህ ሚዲያ ካውንስሉ ያለ ቢሆንም ራሳቸውን ችለው በሚያደርጉት እንቅስቃሴ የሚፈለገውን ያህል ሄዷል ብሎ ማመን ትንሽ ይከብዳል ስለዚህ በዛም ላይ የሚቀራል ዞሮ ዞሮ ግን አሁንም ቢሆን በተለያዩ ውይይቶች እንግዲህ አሁን በተለይም ከቅርብ ጊዜ ወዲህ ባለው የፋኖም የዚህ ህብረት ለህልውናው ያለው እንቅስቃሴ ጋር ተያይዞ የሚዲያ ጥያቄ በጣም እየጎላና አስፈላጊነቱ እየታየ ነው የመጣው ከnot only እዚህ ካለነውም ሳይሆን መሬት ላይ ያሉት ማይሎች የዛን ጠቀሜታ የተረዱት ይመስላል በዛ ዙሪያም አንድ ነገር ቢሆን መልካም ነው የሚለው ነገር ከሁሉም ጋር እየተብላላ ነው ስለዚህ ግሎባል ፎረሙ ይሄንን ጉዳይ እነሱ ለመናገር እንደውም ከአንድ 3 4 ቀን በፊት ነው በአጋጣሚ ከተወሰኑ አካላት ጋር ይሄን ጉዳይ አንስተን ተነጋግረናልና የሚዲያውን ውጤታማ ስራ የሚሰራበትን የሚዲያ በጥሩ ሁኔታ መዋቀርና ውጤታማ ስራ እንዲሰራ ማድረግ ለዚህ ትግል መስኬት ትልቅ ግባት መሆኑ ስለታመነበት በዛ ዙሪያ ስራን ለመስራት እንቅስቃሴ ላይ ነን ምናልባት እንግዲህ ተሳክቶ ሁኔታዎች በጥሩ ሁኔታ ከሄዱ በቅርብ ቀን ምን እየተካሄደ እንደሆነ የምትሰሙበት ሁኔታ ይኖራል ብዬ ተስፋ አደርጋለሁና ቢኒያም ምን ልፈልጌ ነው በዚህም ዙሪያ በሚዲያ ዙሪያ ለዚህ ትግል መሳካት ውጤታማ መሆን የሚያሳልጥና ጥቅም ላይ ሊውል የሚችል ነገር የመስራት ወይም ገዛይ ማረክ ሐሳብ አለ እንግዲህ ወደ ተግባር ስንገባ ምናልባት ሌላ ጊዜ ደግሞ እንደዚህ በመቀርብ ጊዜ የደረሰበትን ደረጃ ማብራራት ይችላልው ማለት ነው መልሽልኝ ከሆነ ጥያቄ
2: አለነ ያመሰገነን ወደሚከተለው ጥያቄ ልግባ ወቅታዊው የአብይ አህመድ ያለበትን ሁኔታ በተመለከተ እንግዲህ አንተም ሳትሰማው አትቀርም የመተባበር የትብብር ነው ያለው የመደመር መንግስት አቋቁም ያለው ብሏል ግን ያንን መንግስት ያቋቋመው በሁለት የፓርላማ ስብሰባ ነው ዩዥዋሊ የሚደረገው የመጀመሪያው ከሄዶ ራሱ ሲሾም ሚኒስትሮቹን ወዲያው ነው የሚያስተዋውቀው ግን ኦኬ በማግስቱ አደረገው ግን ሲያደርገው በጣም ዓለምን ያስደነቀ አትሊስት እኔ በእጅግ በጣም ያስደነቀኝ ሰልያችኋለሁ ልጆቻችሁን ወላጆቻችሁን ሚስቶቻችሁን በጠቅላላ የምትገናኛቸውን ሰዎች ብሎ ሰላይነቱን የራሱን ሚኒስትሮች ይሰልል እንደነበረ በአደባባይ ያው በሀገሪቱ ከፍተኛ ስልጣን ባለው ፓርላማ ውስጥ በአደባባይ የተናገረ መሪ አይቼም ሰምቼም አላውቅም እንዲህ ብሎ ተናገረ አንዳንድ ሰዎች ይሄን ያደረገው እውነት እነዛን ሰዎች ባለጊዎች ናችሁ መከፈል አለባችሁ መቀጣት አለባችሁ ለማለት ሳይሆን የተመረጡትን ለማስፈራራት ያደረገው ነው የተመረጡት ሚኒስትሮች ብቻ ሳይሆን ወታደሮቹን በሙሉ ጄኔራሎቹን ኮሎኔሎቹን ኦፊሰሮቹን በሙሉ የራሳቸውን ጥላ እስኪፈሩ ድረስ እስኪጠራጠሩ ድረስ ወደሱ ኔጌቲቭ የሆነ ስራ እንዳይሰሩ እንዳያሾሩ ወዘተ ለማድረግ ቴረር ሲለቅባቸው ነው የሚለው አሉ እንዴት ታዩዋለ እንዲህ አይነቱን peculiar የሆነ ማን የተለየ አሽዋሽዋም እንዴት ታዩዋለ አለና
0: እኔ አብይ አህመድን እኮ አይ ዶንት ኖ እንዴት ዲስክራይብ እንደሚደረግ በጣም በጣም በጣም እጅግ አስቸጋሪ የሆነ ፍጡር እኮ ነው ሞራል የሚባል ህሊና የሚባል ተክላላ ያልፈጠረበት ከዚህ ከጭካኔው ከአምባገነንነቱ ከጨፍጫፊነቱ አልፎ ምንም ያልፈጠረበት እኮ የሚናገረውንም እውነት ለመናገር አያውቅም ምን የሚሉት ጋር አልስማማም የሚናገረውንማ ያውቃል ነገር ግን ምንም ኃላፊነት የጎደለውና purposeful በሆነ መልኩ አስቀያሚ ለሆነ ነገር የሚያውልኩ ግለሰብ ሆኖ እንደ አሁን የምታስተውስ ከሆነ እኮ በዚህ ያኔ አሾይና በነበረበት ጊዜ ኤርትራ ከኢትዮጵያ ጋር ያኔ በነበረው ጊዜ ስለ ኢሳያስ ስለ ኤርትራ የተናገረው ነገር
2: አለነ አለነ በሀገራችን ባህል ያልተለመደ ወንድ ልጅ ለወንድ ልጅ አሁን በመሪ ደረጃ በቴሌቪዥን በአደባባይ ዓለምዝ እያየው ቀለበት ያደረገ እኮ ሰው ነው አስገድዶ ጣቱን ይዞ እኮ አስገድዶ ነው ቀለበት ያደረገለት
0: እሱን እኮ ነው ይያልኩ
2: እኮ እንድስከዚህ ድረስ ነው ሰውየው
0: ያን አድርጎ ያኔ ደግሞ ጭንቅ በጭንቅ ሲሆን ኤርትራን አስገብቶ የኤርትራን መግባት እንዴት ጀስቲፋይ እንዳደረገ መቼም ያው ስለምታውቁት ነገር ነው አስፈላጊነቱ ትክክለኛነቱን እንደዛ የገለጸ ሰው ዛሬ ትናንት ከትናንት ወዲያ ዘ ሴም ኬዝ ሆኖ ኤርትራ እንደው ገብቷል ብለን ብናስብ ኦፊሻሊ የሰማነው ነገር የለም ያንን እንዴት አድርጎ ለማጣጣልና ያንን እንዴት አድርጎ ሌላ ትርጉም እንዲሰጠው እንዳደረገ መቼም ሁላችንም ያየነው ነው ይሄ ሰውዬ ሙልጭ ያለ ቀጣፊ ሙልጭ ያለ ውሸታም አሁን እኮ ኢትዮጵያ ውስጥ እኮ የትም ቦታ ደውልና እስኪ የአብይን ንግግር መስማት ኢንተረስት አለ ወይ ብለህ እስኪ ጠይቅ
2: በፍጹም
0: በቃ አለርጂ ሆኖብናል የት እንሄድ እኮ ነው የሚል
2: በፍጹም የለም
0: ምን ማለት ነው ይሄ እኮ ይሄ ሰውዬ በቃ በተለያየ መካኒዝም ሰውን አፍኖ በግድ ስላለ እንጂ ማንም የሚለውን ቁብ የሚቆጥር ወይም እዚህ ቦታ ግባ የሚል እኮ ማንም የለም ስለዚህ ይሄ የዚህ የመንግስት ምስረታው ሂደትም እኔ ምልህ ዲቴል እኮ እንግባ ካልን በጣም እኮ ቀልድ እኮ ነው የተሰራበት ሂደቱን ተወው ብዙ ተወርቷል የዚህ የምክክር ኮሚሽን ተብዬው አሻንጉሊት ምን ሲያደርግ እንደቆየ ከዛ በኋላ ይሄ የመንግስት ምስረታ ተብሎ ግርግሩ ምን አይነት ድራማ እንደሆነ የምናቀው ነው የዕለት ሁለት ላይቭ ተላለፈ እያሉ እኮ ኦልሬዲ ቀድሞ ሰርግ የተደረገ ቪዲዮ እኮ ነው ላይቭ ተላለፈ እየተባለ የቀረበው
2: ትክክል
0: እኔ በነገራችን ላይ አህመድ እንዲህ አይነት ሰዎች እንዲህ አይነት ስራ ሲሰሩ እኔ እነሱ አይደለም የሚያሳዝኑኝ የሚያበሳቸው ይሄን እንዲሰራ የሚፈቅደው ህዝብ ነው የሚያሳዝነኝም ያበሳጨኝም አንተ ባናት ላይ እንደፈለገ የሚሆንን ሰው እንደፈለገ እንዲሆን ከፈቀድክ ምንድነው ላንተ የሚታዘነው አንዳንዴ እኮ ግራ እኮ ይገባል ያቢ ውሸታምነት ያቢ ጨካኝነት ያቢ ብልግና He's a so-called tekemmi bale lehod madr ashkernet to this extent yorede yadergal indi betam no maznu na ihenyawm yemengist shumshir tabiyaw ngidi min be media yetegelese neger no min zirzir ust magbat yasfelke ye kendina ye bwalt bewnet hizbin taklalla manaqun niqatun yasayebet ስራ ነው የተሰራው ብዬ ነው ማምነው እና ምንም እነት ለመናገር እንደውም እሱ በሚያደርገው ይሃገዛዝ በሚፈጥራቸው አጀንዳዎች እንደውም ጊዜና ጉልበት መጥፋት አለበት ይላል አሁን አንድና አንድ አይናችንም ትኩረታችንም ይሄ አገዛዝ እስካለ ድረስ ይሄ ጥፋትና ይሄ ሰቆቃ ይከተላል የሚለውን አይምሯችን ውስጥ አስቀምጠን በዛ ዙሪያ ውይይቱም ድርጊቱም ፎከስ ድመሆን አለበት ብዬ ነው ማምነው እንጂ ስንቱን ነገር አንስተት ስንቱን እኔ እኮ አብይ እኮ ወደ sultaan ከመጣበት ጀምሮ የዋሻቸውን ውሸቶች ማን ነው እንደዚህ አሰባስቦታል ማን ነው
2: የውሸቶች የእንትና ወንድም የማን ነው
0: የታማኝ ወንድም
2: ማን ነው ስሙ
0: አሰባስቦታል
2: ተቦርነ ሰብስቦታል አዎ
0: አሰባስቦታል
2: እስማማለሁ አለን አንተ ባልከው ስማማለሁ በየጊዜው እሱ በሚዋሻቸው ውሸቶችና በአጠቃላይ ከዛ አካባቢ በሚወጡ አጀንዳዎች መዋየቱ ራሱ ጊዜ ማቃጠል ነው የሚለው ላይ ደርሻለሁ እኔም መሰራት ያለበት ልክ አንተ እንዳልከው ምንድነው ማድረግ ያለብን ከኛ ምንድነው የሚተበቀው ሁልጊዜ ችግሩን ማላመጥ ነው ወይስ ደሞ ያንን የሚያለውን ችግር ለመፍታት መሞከር ነው ምን እናደርግ አሁን ፋኖቹ አጥንታቸውን እየከሰከሱ ደማቸውን እያፈሰሱ ወደፊት እየገሰገሱ ነው ኦፍ ኮርስ ያሳዝነኛል አዲስ አበባ ቁጭ ብሎ መጡ የሚለው ህዝብ ያሳዝነኛል ትንሽም ቢሆን ያቅሙን ጠጠር ድንጋይ መወርወር ሲችል በሰላማዊ መንገድ ችግር መፍጠር ሲችል በመንግስት ላይ ቁጭ ብሎ እስከሚመጡ የሚጠብቀው ያሳዝነኛል እኔ አዝንለታለሁ ለእንደዚህ አይነት ማዝነው ለደካማዎች ለእንደዚህ አይነት ሲችሉ ማድረግ ሲችሉ ለማያደርጉ ሰዎች ነው ማዝ ነው ፓራላይዝድ የሆነ ሰው ነው የሚመስለኝና እዛ ላይ ነው ማተኮር ያለብን ሌላው እንዳልከው እነዚህ እንደ ብርሃኑ አይነቶቹ አሁን ልክ እንደ ሎሚ ተመጠው የተተፉ አሉ ብርሃኑ እንኳን ለጊዜው አስቀምጦታል ግን ሌሎች አሉ እዚያም ሄደሽ በላሽ እዚህም መተሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ ይላል ያገሬ ሰው ልክ እንደዛ የሆኑ አሉ ቀፈታሞች አሁን ምን እንደሚያስቡ ግርም ይለኛል ምን ይሰማቸው ይሆን እንደነዚህ አይነት ሰዎች እንተውላቸው ራሳቸው ይጨነቁ የሚያስቡትን ራሳቸው ያስቡ ምን እናደርግ አለነ በውጭ አለውም በአገር ቤት ያለውም ምንድን ነው ማድረግ ያለበት
0: አሁን በጣም ቁልፍ ጥያቄና እውነት ለመናገር ትኩረት ልንሰጥ የሚገባ ጥያቄ ነው ያነሳው እኔ እንግዲህ መቼም ከዚህ የበለጠ በጣም መታጠፊያ ላይ ያለንበት ጊዜ እኔ አለ በያላም አሁን ምንም ይሁን ምን ዝም ብሎ ቁጭ ማለት የማይቻልበት ሁኔታ ላይ ነው ያለነው ቀድም ያልከው ነገር አዲስ አበባ እየመጡ ነው ይያል የሚቀመጥበት ጊዜ አልፏል እንግዲህ እኔ እኮ አንዳንዴ ሰው ምን ነካው ትላለ ድሮን አታክዘው 4 ኪሎ ቤተ መንግስቶቹን ደብረዘይት ያን ያዩ ምንድነው ነገም ይመጣው የሚለውን ያሰው አይመስለኝም ወስለምናገር ከዚህ የበለጠ ወርቃማ እድል የለም

0: ሰቆቃ ማራዘም ይከተላል እንጂ ወደ ኋላ ተመልሶ አብይ በየ ክልሉ እግሩን ዘርግቶ የሚቀመጥበት ጊዜ የለም። ስለዚህ አንድ ይሄ በተለይም እጁን አጣጥፎ ቁጭ ያለው ከመሃል ተመልካቹ እውነት ለመናገር አገር ቤት ምናልባት ሀብትም ካለው አገር ቤትም የሚሰራውም ነገር ካለው ከዲያስፖራ ማለት ነው፣ ምንም ይሁን ምን ይሄ ነገር መልክ ካልያዘና ሰላም ያለበት ሀገር መፍጠር ካልቻልን ያቺ ሀብትና ገንዘብ የምትባል ነገር የትም እንደማያገኛት ማወቅ አለበት። እና መስመር እንዲይዝ ሁላችንም የምንችልበት የምንችለውን ነገር ማድረግ የግድ ይለናል። አሁን መሬት ላይ ያሉ መሳሪያቸውን አንስተው በጋራ የቆሙ ኃይሎች ለእኛ ትልቅና ወርቃማ እድል ነው። የእነሱን ፈለግ ተከትለን እዚህ ምናልባት ልዩነት ካለ እንግዲህ ወደ ዲያስፖራው ላተኩር ብዬ ነው። እዛ ያለው መቼም የተለያዩ ምክንያቶችም አሉ፣ የተለያዩ ሁኔታዎችም ሊኖሩ ይችላሉ። እንደው እነሱ ጋር ጫና ላለመፍጠር ምናልባት እንደዚህ ወደ ዲያስፖራው ፎከስ ባደል እዚህ ያሉ ልዩነቶቻችን አሁን በጣም ጥቃቅን ቅድም ያነሳናቸው ነገሮች አሉ። ይህን ህብረት ከመደገፍና ምናልባትም ችግር አለበት ከተባለም ያችን ችግር አውጥቶ ይሄ ይሄ ቢስተካከል በሚል ኮንስትራክቲቭ ሆኖ ከማድረግ ይልቅ ከማራገብ ወጥተን ይሄ ነገር በአንድነት መፍትሄ ሊያገኝ እንዲችል ወደዛ አቅጣጫ የምንመጣበትን ነገር የግድ ማሰብ የግድ ይለናል። አሁን እኮ ዲያስፖራው በተለይም እዚህ የምዕራባውያን እና እነኚህ ሀገራት በዚህ አገዛዝ ላይ ፊታቸውን እንዲያዞሩ እኮ መደረግ ነበረበት። እንዴ ቀደም ብሎ እኮ በትንሽ ኩነቶች እኮ ነው በሙሉ በሰልፍ ይጥለቀለቅ የነበረው። አሁን ይህን ያህል ህዝብ እያለቀ በድሮን ይህን ያህል ተቋም እየፈረሰ ይህን ያህል ህዝብ ሰቆቃ ውስጥ ወድቆ እያለ አንድም ሀገር እንደ ሞቅ ያለ እንኳ ተቃውሞ ሰልፍ አለማድረግ በእውነት ምንድን የነካን ምንድን ያደነዘዘ? ከዛ ድንዛዜ መውጣትና በእውነት ይሄ ሰቆቃ እንዲያጥር በሚደረገው ነገር ሁላችንም የየራሳችንን ተሳትፎ ማድረግ አለብን። እኔ ምን አደርጋለሁ የሚባል ነገር አይሰራም። ሁላችንም ትንሽ ጠጠር ወርውረን ሁላችንም ለአንድ በጎ ነገር መቆም መቻል አለብን። እና በዚህ በዲያስፖራ ያለው ልዩነቱን አስወግዶ ማህበራትም የማህበራቱ ያሉ አባላቶቻቸውን አንድ ላይ አድርጎ በዚህ አገዛዝ ላይ ለአንድና ለመጨረሻ ጊዜ መነሳትና በጋራ መቆም የሚጠበቅብንን ማድረግ እነዛ መሬት ላይ ያሉ ኃይሎች እያደረጉ ያሉትን ነገር እዚህ ቢራችንን እየጨለጥን መንቀፍና አቃቂር ማውጣት ማቆም አለብን የሚል እምነት አለኝ። እንግዲህ አገር ቤት ያለው ደግሞ ዞሮ ዞሮ ዋናው ተሸክሞት ያለው ችግሩን፣ ሰቆቃውን፣ ስቃዩን እሱ ነው። አልገዛም እምቢ የሚልበት ጊዜ አሁን ከዚህ የተሻለ ጊዜ የለም ለመናገር
1: በጣምና
0: ይህንን ዚስ መደረግ ያለበት እንደው ከብዙ ማለት ይቻላል ግን በጥቂቱ ይሄ ይመስለኛል።
1: አለነ የነብርን ጭራ አይዟትም ከያዙም አይለቋትም ነው። የአብይ ጭራው ተይዟል። እንግዲህ ከዚህ በኋላ ያለው ያንን ጭራ ቆርጦ መጣል ነው፣ አብይንም ተንደፋድፎ እንዲወድቅ ማድረግ ነው እንጂ አልበለዚያ አንድ ባንድ ያችን ሀገር በጦርነት እንዴ ግማሽ ሚሊዮን በላይ እኮ ገሏል ባለፈው ጦርነት። እንደገና አሁን ግማሽ ሚሊዮን ይጠብቃል። በየጊዜው
0: በዛም ከቆመ ጥሩ ነው
1: እኮ በየጊዜው
0: ገኛውን የታነን በዛም አደገኛ
1: ትክክል። በየጊዜው እኮ በሚሊዮን እየገደለ ለነገሩ ተናግሯል እኮ ካስፈለገ የሀገሪቱን በጀት 10 ቢሊዮን አውጥቼ የፕሮጀክት ላይ ያለ ገንዘብ አውጥቼ 10 አመት ዋጋለሁ ብሏል። ልክ እሱና ልጆቹ የሚዋጉ ይመስል ይሄንን ትክክል ይሄንን ኢንቱ ኮንሲደሬሽን ወስደ ኢትዮጵያዊው በሙሉ ለዚህ ለተጀመረው ትግል የተቻለውን አድርጎ ይሄንን ሰቆቃና ስቃይ ከኢትዮጵያ ምድር ላይ ማጥፋት አለበት የሚለው ላይ ነው የደረስነው። በጣም አመሰግናለሁ አለነ። ወደፊትም እንደምንገናኝ ተስፋ እናደርጋለን። እንግዲህ መልካም ሰንበት ይሁንልህ። መልካም ሰንበት።
0: እኔም በጣም አመሰግናለሁ አህመድ ቢኒያም፣ እጅግ አመሰግናችኋለሁ። በርቱ። እናንተም በዚህ ሚዲያ ጥሩ እየሰራችሁ ነው ያለው። እንግዲህ የሚዲያን ጠቀሜታ ታውቃላችሁ። በርቱ ነው ልላችሁ የምትፈልገው።
1: አመሰግናለን።
0: ሰላም ሁኑ።
1: ሰላም ሰላም።

0: Mecker.
1: ጊዜ ለማንም አይቆምም። ጤና ከሀብት ይበልጣል። ወላጆቻችሁ ዘላለም አይኖሩም። ከሌላው ሰው ጋር አትወዳደር። መማር በትምህርት ቤት ብቻ አያበቃም። ደስታ በነገ ላይ አይመሰረትም። የሰዎች አስተያየት አይመግብህም። ውድቀት የመንገዱ አካል ነው። ስራ ብቻውን ውጤትህ አይደለም።

0: እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ጤና መልካም ሰንበት ይሁንላችሁ እንላለን። እኔ የፕሮግራሙ ኃላፊ አህመድና
1: እኔም የፕሮግራሙ አቅራቢ ቢኒያም
2: እኔም ቴክኒሻን አሌክስ
0: እስከ ሳምንት መልካም ሳምንት። ሲም ካሉ ድምብ ፌስቡክ ላይ ሰው ይልክልኛል።